Jesus, Dominus Universi, et tua la

0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቀርብ። ናይ ማዕለት 12 ግንቦት 2026 ዓመተ ምሕረት መደብ ፈነወን ዓር ሰሪካን ጳጳሳት ልንመበል 14 ወግዓም ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ሪፐብሊካዊት ሱዳን መራሒ መንግስቲ ካሚል ኤል ታየብ ኢድሪስ ዓብደልሓፊዝ ተቐቢሎም ከም ዘዘራረቡን ብሰሪካን ጳጳሳት ሊዮን ኣብቲ ምስ ዝተፈላለየ ሃይማኖታት ናይ ሓባር ዘተዘነቃቅሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈትን ናይ ዮርዳኖስ ንጉሳዊ ውስጢ እምነታት ተቋም ስነ መፅናዕቲ ብሓባር ኣብ ዘዳለውዎ ዓውደ ጉባኤ ተጋባእ እያ ኣብ ሃገረ ቫቲካን ተቐቢሎም ዝለገሶ ቃል ምዕዳን ሩሰሪካን ጳጳሳት ልዮን መበል 14 ንናይ ሃገረ ቫቲካን ትካል መካነ ትዕዝብቲ ህዋ ኣባላት ተቐቢሎም ዘስምዖም መደረ ናይ ቅድስቲ መንበር ውሁድ ሰብኣዊ ምዕባል ኣገልግሎት ዝሓሊ ላዕለዋይ ቤት ፅሕፈት ዘካየዶ ናይ ሓደ ሰሙን ፅዑቕ ዓውደ መፅናዕቲ ባንኪ ሃገረ ቫቲካን ናይ 2025 ዓመተ ምሕረት ዓመታዊ ፀብፃብ ዋቅዓዊ ከም ዝገበረ ኣብ ፍልስጥኤም ኣብ ልዕሊ ማሕበረሰብ ክርስትያን ዝፍፀም ዘሎ ዓመፅ ኣማእኪሉ ፍልስጥኤማዊ ተዓላቕ ሰብኣዊ መሰል ኢሃባ ሓሳን ንዜና ቫቲካን ዘካይዶ ቃለ መሕትት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ብፍፃሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወልዳነን ዕድም ሰላምታና ይብዛሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመራሒ መንግስቲ ሪፐብሊክ ሱዳን ካሚል ኤል ታየብ ኢድሪስ ዓብደልሓፊዝ ኣብ ሃገረ ቫቲካን ተቐቢሎም ከም ዘዘራረቡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 11 ግንቦት ንወግዓም ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ሪፐብሊካዊት ሱዳን መራሒ መንግስቲ ካሚል ኤል ታየብ ኢድሪስ ዓብደልሓፊዝ ሃፊዝ ተቐቢሎም ከም ዘዘራረቡን ናይ ሪፐብሊካዊት ሱዳን መራሒ መንግስቲ ካሚል ኤል ታየብ ኢድሪስ ዓብደልሓፊዝ ካብ ቅዱስነቶም ዝተሰናበተ ብናይ ቅዱስቲ መንበር ርክበ ምስ ሃገራትን ኣህጉራዊ ትካላትን ምክትል ዋና ፀሓፊ የኔታ ሚሓይታ ባልጅ ምዝ ተሰናዩ ምስ ናይ ቅዱስቲ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ከም ተራኸበን እቲ ዳሕረዋይ ልባውን መወቅን ርክብ እዚ ኣብ መንጎ ቅዱስቲ መንበርን ሱዳንን ዘሎ ሰናይ ዝምድና ኣፍልጦ ዝሃበ ምንባሩ ዝሓበረ ናይ ቅዱስቲ መንበር ዜናን ክፍል ማሕተም መግለፂ ኣስዒቡ ኣብቲ ከባቢ ኣብ ሓበራዊ ረብሓ ኣብርክቶ ቤተ ክርስትያን ንዝሓለፉ 3 ዓመታት ብኩናት ዝተሃሰየት ሱዳን ዘሳቅያ ዘሎ ከቢድ ቅልውላውን ኣብ ዘተኮሩ ኣርእስታት እውን ከም እተመያየጡን ምዚ ብዝተኣሳሰር እቲ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣስዒቡ ንህዝቢ ሓገዝ መሃብን ኣብ መንጎ ኩሎም ወገናት ህዝቢ ሱዳን ቅኑዕን ግሉፅን ዘተምጅማር ነቲ ግጭት ንምውጋድን ብሓባር ሰላም ንምህናፅን ህፁፅ ኣድላይነት ምቁራፅ ተቕሲ ከም እተሰመረሉ የረጋግፅ። ሰሪካን ጳጳሳት ልዮን መንበል 14 ኣብቲ ምዝ ተፈላለየ ሃይማኖታት ናይ ሓባር ዘተዘነቃቅሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈትን ኣብ ዮርዳኖስ ንጉሳዊ ተቋም ውስጢ እምነታት ስነ መፅናዕቲ ብሓባር ኣብ ዘዳለዎ ዓውደ ጉባኤ ተጋባእያን ዕለት 11 ግንቦት ኣብ ሃገር ቫቲካን ተቐቢሎም ኣብ ዘስምዖም መደረ ክርስትያንን ኣስላምን ሰብኣውነት ኣብ ዘንቆልቁለሉ ቦታ ዳግማይ ህያው ክገብሩን ዘይተገዳስነት ናብ መትሕብባርን መትሕልላይን ክቐይሩ ይፅውዑ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ሶኖይ ዕለት 11 ግንቦት ምስ ኣባላት ናይ ዮርዳኖስ ንጉሳዊ ትካል መፅናዕቲ ውስጢ እምነታት ኣብ መንጎ ሃይማኖታት ናይ ሓባር ዘተዘነቃቅሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈትን ተራኺቦም ኣብ ዘስምዕዎም መደረ ኣባላት ናይቲ ብሓገዝ ልዑል ዮርዳኖስ ሓሰን ቢን ታላል ዝተመስረተ ንጉሳዊ ትካል መፅናዕቲ ውስጢ ሃይማኖታት ኣብቲ ኣብ ዘመናዊ ግዜ ሰብኣዊ ርህራሄን ተደናጋፅነትን ብዝብል ቁም ሓሳብ ተመሪሑ ኣብ ዝካይድ ዘሎ እቲ ንጉሳዊ ትካል ምስዝተፈላለያ ሃይማኖታት ናይ ሓባር ዘተዘነቃቅሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ብምትሕብባር ዝተዳለወ ዓውደ ጉባኤ ከም እተሳተፉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘስምዖም መደረ ርህራህን ድንጋፀን ኣገዳሲ ኣረኣእያ ክርስትያንን እስላምን ምዃኑ ኣጉሊሖም ኣብ ትውፊት ኣስላም ርህራህ ራዕፋ ኣብ ልቢ ኣመንቲ እግዚኣብሄር ዝዓደሎ ህያብ ክኸውን እንከሎ ኣልራዑፍ ማለት ንእግዚኣብሄር ዝውከል ወትሩ ሩ ሩህ ሩህ ዝበለ ትርጉም ዘለዎ ኣብ መንጎ 99 መለኮታዊ ኣስማት ሓደ ኮይኑ እዚ ድማ ርህራይ ኩሉ ግዜ መበገስ እዩ ካብ ኣምላኽ በዕሉን ንሱ በዕሉን ከም ዝኾነ የዘኻኽር። በንጻሩ ኣብ ትውፊት ክርስትና እዚ መለኮታዊ ርህራይ እዚ ኣብ ስብዕና ኢየሱስ ዝረአን ዝጭበጥን ይኸውን ዝበሉ ቅዱስነቶም እግዚኣብሔር ስጋ ሰብ ብምልባስ ክንያው ምርኣይን ምስማዕን ስቃይ ደቂ ሰባት ዝኸይድ ዘይኮነስ ኣብ ክንድኡ ድማ በዕሉ ይምከሮ በዚ ድማ ህያው ስጋ ርህራህ ይኸውን ከም ዝበሉ ዜና ቫቲካን ኣፍሊጡ። ስለዚ ርህራሕን ተደናጋፅነትን ንክርስትያንን ኣስላምን ተወሳኺ ወይ ኣማራፂ ነገር ኣይኮነን። ብርግፅ ኣብ ክልትዮ ሃይማኖታት ንዝርከቡ ኣመንቲ ማሕበራዊ ትርጉም ዘለዎ እዩ እንክብሉ ዘስተብሃሉ ቅዱስነቶም ብዓይኒ ክርስትና ፍቕሪ ንፅጉማት ብሓቂ ድማ ኣብ መከራኦም ምክፋል መሰረታዊ ኣገዳስነት ኣለዎ። ምዝዚ ተኣሳሲሩ ንግስነት ዮርዳኖስ ንስደተኛታት ንምቕባል ዝነብሮ ልግሲ ዝመሎ ፃዕሪ ዘለዎም ሞሳ ከም ዝገለፁ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሊዮን ኣብ ናይ መወዳእታ ክፋል መደርኦም ኣብዚ እዋን እዚ ብዛዕባ ፅልዋ እደ ጥበብ ኣብ ርህራህን ተደናጋፅነትን ከም ዘስተንተኑን ካብ ዝኾነ እዋን ንላዕሊ ምትእስሳር ኣሎና ዝብል ኣመለኻኽታ ሓቂ እኳ እንተኾነ እቲ ቀጻሊ ዋሕዚ ምስልታትን ምስ ማዕርኤታትን ፀገማት ካልኦት ንልብን ካብ ተሰቋርነት ከደናግሮ ይኽእል እዩ ቢሎም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ሓደ እዋን ኣብ ዝደገስዎ ስብከት ስቓይ ካልኦት እንለማመዶ ኣይኹን ኣይጸልወኒ ኣየገድሰኒ ናተይ ጉዳይ ኣይኮነን ዝብሉ ከይንኸውን ዘቕረቦ መጠንቀቕታ ኣቃሊሖም ብዚ መንፅር እዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ክርስቲያን ያንን ኣስላምን ኣብ ናይ ሓባር ተልእኮ ክዋፈሩ ሰብኣውነት ኣብ ዘንቆልቁለሉ ቦታ ዳግማይ ንምትንሳእ ንዝሳቀዩ ድምፂ ንምሃብን ዘይምግዳስ ናብ ምትሕግጋዝ ንምቕያርን ካብ ነናይ ነፍሲ ወከፎም ሓብታም ውርሻ ልምድታት ክወስዱ ይፅውዑ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ናይ ሃገረ ቫቲካን ትካል መካነት ትዕዝብቲ ህዋ ኣባላት ተቐቢሎም ኣብ ዘስምዕዎ መደረ ካቶሊካዊት ቤተ ክርስትያን ብፅኑዑን ቅኑዑን ስነ ፍልጠት ኣቢላ ንኣምላኽ ኣብ ፍጥረቱ ክደልዮ ዘለዋ ድሌት ኣበርቲዖም ብምጉላሕ ደገፎም የረጋግፁ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሰኑይ ዕለት 11 ግንቦት ምስ ኣካላት ኣካየድቲ ዕዮ ናይ ቫቲካን መካነት ትዕዝብቲ ህዋ ትካል ተራኺቦም ኣብ ዘስምዖም መደረ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ኣብ 1891 ዓመተ ምሕረት ስነ ፍልጠት ተቐናቐንቲ ዘይኮኑስ ከም ምንጪ ሓቂ ሃይማኖት ኮይኑ ኣብ ዝቐርበሉ ዝነበረ እዋን ንናይ ሃገረ ቫቲካን መካነት ትዕዝብቲ ህዋ ከም ብሓድሽ ከም ዝመስረትዎ ዘኪሮም እቶም ኣብ መበል 19 ዘመን ዝነበሩ ርእሰ ሊቃነ ጳጳሳት ቤተ ክርስትያንን ጓሶትን ኩሉ ሰብ ብንፁር ምእንቲ ክግንዘብ ንሓቅን ፅኑዑን ስነ ፍልጠት ሰብኣዊ መለኮታዊ ስነ ፍልጠት ከም ዘይፃረሩን የግዳስ ብዓብዪ ወፈያ ከም ዝቕበሉን ከተባብዕዎን ከስፍሕዎን ከም ዘተሓሳስቡ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መደረኦም ብምዝኽኻር ይኹን እምበር ኣብዚ ግዜና እምነትን ስነ ፍልጠትን ካብቶም ንህላወ ጭቡጥ ሓቂ ዝኽዕዱ ሰባት ዝያዳ ስውር ስግኣት የጋጥሞም እንክብሉ ገሊፆም ኣብ ዓለምና ዘለዉ ብዙሓት ሰባት ነቲ ስነ ፍልጠትን ቤተ ክርስትያንን ብንፁር ዝምህርዎ ኣፍልጦ መሃብ ኣይደልዩን እዮም። ንድሕንነት እቶም ኣብኣ ዝነብሩ ብፍላይ ከዓ ነቶም ብሸለልትነት ኣብ ልዕሊ ሰባትን ተፈጥሮዊ ዓለምን ህወቶም ኣብ ሓደጋ ዘእቱ ኣዝዮም ተነቀፍቲ ሰባት ኣብ ሓደጋ ዘእቱ እዩቢሎም ቤተ ክርስትያን ንሰማይ ብስነ ከዋክብቲ ከተፅንዕ ዘለዋ ባህጊ ፅኑዑን ሓቀናን ስነ ፍልጠት ከም ኣገዳሲ መዳይ መንነታ ከም እትቕበል ዘርኢ እዩ። ደቂ ሰብ ንፀሓይን ወርሕን ከዋክብትን ብዘደነቕ መገዲ ክጥምቱ ኣምላኽ ዝሓበና ውህበት የስተማቕሩ እዮም ከም ዝበሉ ዜና ቫቲካን ይሕብር። ንሰማይ ለይቲ ክንጥምትን ከለና ንሃብታማትን ድኻታትን ክፉት ዝኾነ መዝገብ ፅባቐ ነስተማቕር። እዚ መዝገብ እዚ ድማ ኣብታ እተኸፋፈለት ዓለምና ሓደ ካብቲ ናይ መወዳእታ ናይ ሓቂ ቅድመሳዊ ምንጪ ሓጎስ ምዃኑ ገሊፆም ንሰማያት ምስትንታን ፍርሓትናን ጉድለትናን ኣብ ብርሃን ዓብዪ ኣምላኽ ክንርኢ ዕድመን ና ንሰማያት መሕሳብ ፍርሐን ውድቀትናን ብመንጽር ዕቤት ኣምላኽ ክንርዮ ይዕድመና ከም ዝበሉ ዝሓብር ዜና ቫቲካን ኣስዒቡ ሰብ ዝሰርሖ ብርሃን ነቲ እግዚኣብሔር ኣብ ሰማያት ዘቐመጦ መብራህቲ ከይንርእይ ኣዓዊሩና ይኸውን። እዚ ድማ ንስራሕ መካነት ዕዝብቲ ህዋ ቫቲካን ካብ ዝኾነ እዋን ንላዕሊ ኣገዳሲ ይገብሮ ከም ዝበሉ ኣፍሊጡ። እቲ ናይ ቫቲካን ትካል መካነት ዕዝብቲ ህዋ ዕዮ ኣብ ነፍሲ ወከፍ ዓመት ንተምሃሮ ኣብ ናይ ክረምቲ እዋን ዘቕርቦ መደብ ህንፀትን ዓውደ መፅናዕትን ኣቢሎም ስነ ከዋኽብትን ከፅንዑ ከም ዝሕግዞም ኣስተብሂሎም በዚ ከምዚ እቲ ትካል ነቲ ናይ ቫቲካን መካነት ዕዝብቲ ክብሮ ፍጥረት ኣምላኽ ብኣኽብሮትን ዕምቆትን ሓጎስን ዝርከበሉ ቦታታት ኮይኑ ንክቕፅል ይኽእሎ ቢሎም ኣቦማ ደምደምታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣምላኽ ብፍጥረቱ ኣቢሉ ርእሱ ስለ ዝገለፀን ነቲ ሓደ ወዱ ንኽብጅዎ ስለ ዝለኣኾን ኣመንቲ ሃይማኖተ ክርስትና ኣብ ትስብእቲ እተመሰረተ ምዃኑ ፈፂሞም ከይርስዑ ተማሕፂኖም ንፍጥረት ምሉእ ብምሉእ ንምርዳኡ ዘሎና ጥሜት ነፀብራቕ ናይቲ ኣብ ልቢ ነፍሲ ወከፍ ሰብ ዘሎ ህድኣት ዘይብሉ ናፍቆት ኣምላኽ ጥራይ እዩ ከም ዝበሉ ዜና ቫቲካን የመላኽት።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰራሕተይናታት ተሓባበርትን ወለንተይናታትን ከምኡውን ተምሃርቲ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓልል ዓለዋይ ቤት ፅሕፈት ቅድስቲ መንበርን እንተላይቶም ኣብ ወፃኢ ሃገራት ዘገልግሉ ሰባትን ንምሉእ ሓደ ሰሙን ኣብ ከተማ ሮማ ዓውደ መፅናዕቲ የካይዱ ኣለዉ። ህየንተ ናይዚ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ብፁእ ካርዲናል ማይክል ቸርኒ እዚ ዓውደ መፅናዕቲ ንተልእኾ ርእሰ ሊቃነ ጳጳሳትን ናይቶም ኣብ መላእ ዓለም ዝርከቡ ጳጳሳትን ንምድጋፍ እዩ ክብሉ ኣመልኪቶም። ናይ ቅድስቲ መንበር ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓልል ዓለዋይ ቤት ፅሕፈት ካብ ዕለት 23 ክሳብ ዕለት 30 ሚያዝያ ኣብ ዘሎ እዋን ኣብቲ ኣብ ከተማ ሮማ ዝርከብ ፓላሶ ሳን ካሊስቶ ዝስመ ቀንዲ ቤት ፅሕፈት ናይቲ ላዕለዋይ ቤት ፅሕፈት ዝተፈላለዩ ተበግሶታት ንምፍላምን ንምቕራብን ጽዑቕ ሰሙን ዓውደ መፅናዕቲ የካይድ ኣሎ። ንኹሎም ኣባላቱ እንተላይነቶም ካብ ሮማ ወፃኢ ዝሰርሑ መሻርክቱን ዲያስፖራ ተባሂሎም ዝፍለጡ መሳርሕቱን ዝተፈላለየ ንጥፈታት ቀሪቡ ይርከብ። እዚ ድማ ናብ ቤት መዘክር ቫቲካን ቦርጎ ስቡሃንተን ምብጻሕ ከምኡውን ኣብቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ዘካይድዎ ናይ ፍርቂ መዓል ጸሎቶ ንግስተ ሰማይ ምስታፍን ዘጠቓልል ክኸውን እዩ። እዚ ልሙድ ጽዑቕ ሰሙን ተባሂሉ ዝፍለጥ መደብ ካብ 2023 ዓመተ ምህረት ጀሚሩ ኣብተን ቀጺለን ዝነበረ ዓመታት እውን ብቐጻሊ ክግበር ዝጸንሐ እዩ። ህየንተ ናይ ዝላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስ ዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት ብፁእ ካርዲናል ማይክል ቸርኒ ሰለስተ ቀንዲ ሸቶታት ናይ ዛውደ መጽናዕቲ ገሊጾም ኣብዚ እዋን እዚ ንተልእኾ ናይ ዝላዕለዋይ ቤት ጽሕፈት ትዳግም ንምንባብ ስሉጥ ኣሰራርሓ ንምምዕባል ውሽጣዊ ሓሳብ ንሓሳብ ናይ ምልውዋጥ ልምዲ ንምድልዳል ከምኡውን ኣብ መንጎቶም ኣብቲ ቐንዲ ቤት ጽሕፈት ዘገልግሉን ኣብ ዲያስፖራ ዘለዉ ልኡኻትን ርክብ ንምድልዳል ዝዓለመ ኮይኑ ንኣገልግሎት ዝላዕለዋይ ቤት ጽሕፈት ዘበልጽግ እዩ ይብሉ። ብዛዕባ እቲ ዝተዛተይሉ ኣርእስታት ኣመልኪቶም ብፁእ ካርዲናል ማይክል ቸርንን ክገልጹ ነቲ ዶግማ ክብሉ ዝጸውዕዎ ብምጥቃስ እዚ ላዕለዋይ ቤት ጽሕፈት ካብ ልዕሊ ኩሉ ቀዳምነት ዝውሃቦም ነገራት ኣይወፅእን እዩ። ኣብ ክንዲኡስ ነተን ኣብቲ ኸባቢ ዝርከባ ኣብያተ ክርስቲያን ይሰምዕን ኣብ ፍሉይ ቦታታት ሰብኣዊ ምዕባለ ዝዕንቅፍ ነገራት ንምፍታሕ ኣብ ተልእኾአን ዘሰንየን እዩ ክብሉ ኣመልከቱ። ምስ እዚ ሓሳባት እዚ ብምስምማዕ ድማ ዋና ጸሓፊት ናይ ዝላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝኾና ክብርቲ እናቴ ኣሌክሳንድራ ሰመሪሊ እዛ ሰሙን እዚኣ መዓልታዊ ንጥፈታትና ኣቋሪጽና ጸዓቂ ዝመልኦ እዋን ከም ዝኾነት ገሊጻ ትርከብ። እታ ከም መሳርሒ ብሶላ ገይረን ዘቕረብኣ ቀንዲ ቓል ድማ ፍልጠት እያ ዝነበረት። ኣብ ወርሒ ሕዳር 2025 ንኽቡር የኔታ ኣንቶኒ ኤክቦ ዝተክኡ ምኽትል ጸሓፊ ክቡር የኔታ ዮሴፍ ባርላሽ ብወገኖም ዲያስፖራ ናይ ሎጂስቲክስ ጉዳይ ጥራይ ዘይኮነስ ምስሊ ናይታ ኣብ ኩሉ ኹርናዓት ዓለም ዘላ ቤተ ክርስቲያን ምዃኑ ኣጉልሑ። እቲ ኣብ ኣዳራሽ ቫንቱን እተገብረ ናይ መኽፈታ ኼባ ዝተፈላለየ መበቆልን ዕድመን ቋንቋን ግደን ዘለዎም ምዉቕን ህያውን ስርዓት እዩ ተኻይዱ። ብፁእ ካርዲናል ማይክል ቸርኒ ንዅሉ ክፋላትን ዓውድታትን እዚ ማእከላይ ቤት ጽሕፈት ምስጋናዎም ብምግላጽ ድማ ነቲ መኽፈቲ ስነ ስርዓት ዛዘምዎ። ካብ መንጎቲ ናይ ስነ ህንጸት ኼባታት ብፁእ ካርዲናል ፋብዮ ባጆ ምኽትል ጸሓፊ ናይ ዝላዕለዋይ ቤት ጽሕፈት ዝምራሕ ብቐጻሊ ሓደ ምስ ሓደ ዝግበር መስርሕ ናይ ኣሰኒዮ እውን ተኻይደ። እቲ በዞም ካርዲናል ዳግም ተጠቕሰ መምርሒታትን መሰረታዊ ስርዓታትን ንጹር መርኣያ እዩ ዝነበረ እዚ ድማ ዕላማ ፍጻሜታት ንምውዳብ ዘይኮነስ ነቲ መስርሕ ንምድጋፍ ከምኡ ውን ተበግሶታት ንምድንፋዕ ዝዓለመ ምዃኑ ይገልጽ እዚ መንገድታት እዚ ጭቡጥ ናይ ሃዋርያዊ ጉስነት ውፅኢት ንምርካብ ዝዓለመ ከምኡ ውን ኣብ ውሽጢ ኣብ ዝተፈላለየ ከባቢታት ዝርከባ ኣብያተ ክርስትያን ነባሪ ኣሰር ክገድፍ ዝኽእል መንገድታት ምንዳ እዩ ካብ መንጎቶም ወፃተይናታት ኣብቲ መደብ ተሳተፉ ዋና ጸሓፊ ናይቲ ኣብ ፍሎረንስ ዝርከብ ተቋም መንበረ ጥበብ ኤውሮጳ ዝኾነ ዶክተር ፓስኳለ ፌሬራ ድማ ይርከብዎም ነበሩ ኣብዚ ምሉእ ሰሙን እዚ ብምሉኦም ሰራሕተይናታት ናይ ዝላዕለዋይ ቤት ጽሕፈት ቅድስቲ መንበር ነቲ ኣብ 224 ዓመተ ምህረት ዝጀመረ ውጥን ብምቕጻል ውሽጣዊ መራኸቢ መስመራት ንምምሕያሽ ብዛዕባ ሓደስቲ መደባት ንምምያጥ ኣጋጣሚ ረኸቡ ኣብ መእተው ተኣኼባ ክብርቲ እናተይ ሰመሪሊ ኣብ መዓልታዊ ዕዮ ውፅኢታዊ ርክባት ኣገዳሲ ምዃኑ ኣጉልሓ ማእከል ናይቲ ጉባኤ ድማ ተግባራዊ ልምምድ እዩ ዝነበረ ተሳተፍቲ ኣብ 7 ጉጅለታት ተኸፋፊሎም ኣብ እዋን እቲ መስርሕ ኣብ እተላዕሉ ጉዳያት ጉጅላዊ ዕማም ፈጺሞም እዮም እዚ ከዓ ካብ ውፅኢታዊ ኣኼባታት ክሳብ ምትሕብባር ኣብ መንጎ ኣብያተ ጽሕፈትን ምምሕዳራዊ ሓበሬታ ምክፋልን ዝብል እዩ ዝነበረ ድሕሪ ዝስዒቡ ድማ ትዕዝብትን ኣገባብን ተወሳኺ ሓሳባትን ቀረቡ ንጥፈታት ናይቲ ዕለት 28 ሚያዝያ ኣብ ካስትል ጎንዶልፎ ኣብ ዝርከብ ቦርጎ ስቡህ ኣንተ እውን ብጽቡቕ ኣገባብ ተኻይዱ እታ መዓልቲ በቲ ብፁእ ሊቀ ጳጳሳት ቪቶርዮ ፍራንቸስኮ ቪዮላ ጸሓፊ ናይቲ ብዛዕባ ጉዳያት ስርዓተ ኣምልኾን ምስጢራትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብዝመርሕዎ መስዋእተ ቅዳሴ ኣብ ጥቓ ሓወልቲ ህኑና ቅድስቲ ድንግል ማርያም ኣብ ዝርከብ መሰውኢ ተጀሚሩ ቀጺሎም ድማ ብፁእ ካርዲናል ባጅዮ ብዛዕባ ምዕባለ ናይቲ ማእከል ላዕለዋይ ትምህርቲ ስቡህ ኣንተ እዋናዊ ሓበሬታ ኣቕረብሎም ብፁእ ካርዲናል ቸርን ብወገኖም ኣብቲ ኣውያት ድኻታትን ምድርን ንምስማዕ ዘርእስቱ ሰነድ ናይ ሲኖዶስ ጉጅለ መጽናዕቲ ቁፅሪ 2 ተመርኩሶም ሓደ ኣስተንትኖ ኣካፈልዎም ንድኻታት ከም ንጡፋት ሰብ ቤት ዳኣ እምበር ከም ተዓዘብቲ ዘይኮነስ ከም ተዋሳእቲ ጌርና ምርኣይ ኣገዳሲ ምዃኑ ዝገልጽ ሓያል መልእኽቲ እውን ኣመሓላልፉሎም ብድሕሪ እዚ ቀትሪ ብኽኢላ ዝተመርሐ ናይ ጉጅለ መጽናዕቲ ኣኼባ ተኻየደ ኣብቲ ናይ መደምደምታት ተኻየደ ጉባኤ ብፁእ ካርዲናል ማይክል ቸርኒ ነቶም ተሳተፍቲ ኣብ እተፈላለዩ ዞባታት ዓለም ተኸሲቱ ዘሎ ሓደጋታት ኣብ ግምት ብምእታው ኣቓልቦን ደገፍን ክገብሩ እውን ተማሕጸንዎም ብተወሳኺ እውን ካብቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃገረ ካሜሩን ዘካየድዎ ሃዋርያዊ ምብጻሕ ናብ ካቶሊካዊ መንበረ ጥበብ ማእከላይ ኣፍሪቃ በጺሖም ኣብ ዝለገስዎ መደረ ዝኾነ ይኹን ሕብረተሰብ ኣብ ቅኑዕ ሕልና እንተዘይተመስሪቱ ክምዕብል ኣይክእልን እዩ ከም ዝበሉ እውን ዘኪሮም ካብዚ ቅዱስ ኣቡና ዘቕረብዎ ሓሳባት ብፁእ ካርዲናል ቸርኒ ከም ዝገለጽዎ መዓልታዊ ዕዮ እዚ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ጉስነታዊ ኣገልግሎትን ኣሰኒዮን ከም ምትብባዕን ብድሆን ምዃኑ እውን ኣስተንተኑ ኣብዛ ኩሉ ነገር ክዝከረሉን ክሕሰበሉን ዝኽእል ዲጂታል ዓለም ቅኑዕ ሕልና ከምኡ እውን ቅዱስ ሃረርታ ነቲ ናብ ምሉእ ምዕባለ ደቂ ሰብ ዝመርሕ ሓባራዊ ጉዕዞ ድልድል መሰረት እዩ ዘመልክት ብኻልእ ኣዘራርባ እቲ ሸቶ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ እተመባጽዖ ሕይወት ምስ ተረፉ ንምድንፋዕ እዩ ዝነበረ ተቋም ሃይማኖታዊ ኣገልግሎታት ተባሂሉ ዝፍለጥ ባንክ ሃገረ ቫቲካን ናይ 2025 ዓመተ ምህረት ዓመታዊ ጸብጻቡ ኣሕቲሙ 51 ሚልዮን ዩሮ ሚዛናዊ ኣታዊ ምስ ኣታዊታት ርእሰ ሊቃነ ጳጳሳት እተኻፈለ ኣስታት 24.3 ሚልዮን ዩሮ መኽሰብ ከም ዝረኸበ ይገልጽ ባንክ ሃገረ ቫቲካን ኢዮር ትማልሶኑ ዕለት 11 ግንቦት ዓመታዊ ጸብጻቡ ናይ 2025 ዓመተ ምህረት ኣሕዲሙ ይርከብ እዚ ዝተሓትመ ቁጠባዊ ጸብጻባት ናይቲ ብዕለት 31 ታሕሳስ 2025 እተዛዘመ ቁጠባዊ ዓመት ብመሰረት መለክዒታት ዓለም ለኻዊ መምርሒታት ምስቲ ምሳልሳይ ዓምዲ ናይ ባስል ኣገባብ ኣሰራርሓ ዝሰማማዕ መግለጺታት ኣዳልዩ ኣሕተመ ብመሰረት እቲ ጸብጻብ ባንክ ሃገረ ቫቲካን ኣብ 2025 ዓመተ ምህረት 51 ሚልዮን ዩሮ ሚዛናዊ ኣታዊ መዝጊቡ እዚ ድማ ምስቲ ዝሓለፈ ዓመት ክነጻጸር እንከሎ 55.5 ሚእታዊት ወሰኽ ከም ዘርኣየን ኣብ ዝሓለፈ 10 ዓመታት ካብ ዝነበረ ሚዛን ከዓ እቲ ዝለዓለ ምዃኑ ይነግር እቲ ተቋም ቅድስቲ መንበር ከም ዝገለጾ እቲ ውፅኢት ብእተመሓየሸ ናይ ስራሕ ውፅኢት ንጡፍን ስርዓት ዘለዎን ናይ ማዕከን ምምሕዳርን ምቹው ናይ ዕዳጋ ኩነትን ከምኡውን ወሰኽ መጠን ገንዘብ ዓማዊል እተደገፈ እዩ ይብል بتغلال متن جنزب عماويل حموش تنت بتشعات مليون يورو بتسيح الله زد ما مستي أبكل التشحن عسران أربعة زنبرة حموش تنت بشوعات بليون يورو كنت عصرن كله عبيت أرعيو يركب زبان كزي أبكل التشحن عسران أربعة كاب عسران تشعات تنت بأربعة مليون يورو سلاسان كل تنت بسلاسة مليون يورو ولد كم زرخبة سب صابات أقريبو من بارون ززكريو أتي ناي كوميشن مخصب جن عسران شديش تنت بخلت مليون يورو زنبرة زخا مستزحل فعمت كنت عصرن كله بحفشة تزامادو خوينو يركب أتي كم أكلاي بانك خوينو أبز عيلو مخصب دما ناب سوسان شديش تنت بسلاسة مليون يورو كم زديبن زد ما مستي أبكل التشحن عسران أربعة زنبرة حمسان حدنت بحموش مليون يورو كنت عصرن كله أبيت عريو يركب زت قوام أبز الدالو وصب صب متن قط باو زمدنا كند ملكعي ناي حدا فاينانسا وتكال زلو و كابيتالاوي ميزان مستي أب حدا غاز ركب نبرتون كنت عصرن كله ناب سبعا حدا نت بتشعات تمي تاويت كب كبلن كله اتصروي كابيتال كا كاب سمانيان سلستن نت بربعة مليون يورو ناب شمون تميتن عصر تحمشتن نت بسلستن مليون يورو ديبو يركب الله تصعب صعب كم زغلصو نايزيك وام كابيتالن تنقسا قس غنزبن نعماويل نمغلغالن ابهلو غيزي قصالنت نمرغغاصن زعلمه طبباوي اقراربا زنصبارق دمايو نزي اب غمت بمئتاو نايكل تشحن 25 تن صبصاباتن نايز تقوام كابيتالن دليتن اب غمت بمئتاو شماغله كاردينالات نقدوس ابونا 24.3 مليون يورو مخسب نمخفال اصديقولو ازدما مسكل تشحن 24 تن كنصاصرن كلو 76.1 مئتاوي توسخ غيرو يركب اتصبصاب كم زملكتو كل استراتيجيتات من محدار معكن الزبانكن ناي اتاويتات تقلالا مخسبن كم زرخبن اتي تقوام مس مسرتاوي سرعاتات امنت كاثوليكاويت بيتا خريستيانن مس محبراوي سرت امنت بيتا خريستيانن زسماما انفستمنت يتبابعلو بانك فاتيكان اب كل تشحن 25 مس محبرات سبو في هيوات زغبرو ركب زياده كم تدلدله بمغلاص قطرت تنزغلغلا غبايتاتن ابتن محدرا غنزبن طريتانن غنزبنن بحدر زهابا غبايتاتن محبراتن كم زوسخه يغلص اتفاينانس او صبصابات كاب دولويت توخه صرويناي اوديت حسابات تقبلو بعلات 28 ميازيا 2026 ببورد تقوصاصاري بحد دمص صديقو دما بمسرتت حغتات ناي كوميشن كاردينالات قدم ملعخو اوديت كمز تغبرلو غليصو عبو رحلة كاتيت كل تشحن 26 زي انستيتيوت زي مس مورنينغ ستار بمتحببار عمل لعالمن كاتوليكاوي انفستمنت كم معاقن تباهيلو تدالوه كل التحدستي حبريتاتات اكسيون او تيولو جان باتيست دي فرانسوس ناي كل تشحن 25 كتباو تصبصاب مسا صدقه نتي كم عبو منبر بانك هاگر فاتيكان كوينو زصن حلو زمن عقل قلوت زازي مو يركب اتتكال ناقل قلوتون مريحنتون توفاينتون لباو مسقانا بمقراب فرانسوا باول دما حدش عبو منبر كوينو اب سلطان كس انحيو
0: زي زينا فاتيكان ايو اب فلسطين تحلق سبعو مسلاة ايحاب حسان نزينا فاتيكان بزعبا اتي سفارو اسرائيل اب الفلسطين ماهويان زفتمو متقعتي زيغت صعب زخون الوان حدش تبقصو كريستيان معراباوي قما قما بحري ادحن كمزن نقاقح يحبر زي فلسطين ماهوي كريستيان تتبق سبعو مسلاة حسان اتي زادلي اتم سفارو بزفتمو عمت المتقعتن كحتتو اللوام انت زي كوينو اتقامت كقدس المخانو يتنقق تحري حد عمت اتي ابورحة حملك لتشعن سران حموشتان عمتها محرات نخلعي قزي ابزي سمون زي من زينا فاتيكان بزكايروك على محتت اتهم السفارو بتزوصرو تقبارات زخون السعبين كم زي قادمو مقاليسو اتي ابو ملا فلسطين زفتس امقهسة سبعو مسالات سرقاقت تنقسا قاس السئلي زكبن زكافلن كابشعو جميلو سفارو نما كاين بحاوي بمنداد مساخوت بمسبارن أبم عربا وقماقم تاخت ما زركبو عدنا أمني محزا نحويسو بزحات توسخ متكعتتات سنيدو يركب تقول داي تهم سفارو تزفتمو عمت زي قطعهم بمخانو بزي مقرات يقتلو اللو منقست إسرائيل نقالة كابتك باراتم كخنن انكلو لتمتكعت دون مبال ويت حتى تي نفردن مقراب زخون حق إنا سقومتي أي وسادن يبل እዚ ጉዳይ እዚ ንታይበ ይኹንን ማሕበረሰብ ክርስቲያን ፍልስጤም ጥራይ ዝምልከት ኣይኮነን ተመሳሳሊ መጥቃዕቲ ኣብ ስግር ምዕራባዊ ገማገም ባሕሪ ካብ ኬብሮን ክሳብ ጀኒን ይፍፀም ከም ዘሎ ሓሳን ገሊጹ ኣብ ሙጋይር ኣብ ዝርከብ ቤት ትምህርቲ ብዝተፈፀመ መጥቃዕቲ ወዲ 14 ዓመት ቆልዓ ዝርከቦም ክልተ ፍልስጤማውያን ብጥይት ተቐቲሎም እዮም ቅድሚ ክልተ ሰሙን ሚኒስትሪ ጥዕና ፍልስጤም ብድምር ካብ መጀመርታ ናይዚ ዓመት እዚ 16 ፍልስጤማውያን ኣብ ምዕራባዊ ገማግም ባሕሪ ዮርዳኖስ ከም ዝተቐትሉ ገሊጹ ከም ዝነበረ ይዝከር እቲ ብሓቂ ንዞም ሰፋሮ ሓይሊ ዝህቦም ዘሎ ስርዓት መንግስቲ እስራኤል እዩ ቢሉ እስራኤል ኣብ ዝቐረባ እዋን ንምዕራባዊ ገማግም ባሕሪ 34 ሰፈራታት ይኹንታ ዝህብ ሕጊ ተራእዩ ብዘይፈልጥ ናሕሪ ከም ዘፅደቐ ኣዘኻኺሩ እዚኦም ኩሎም ብመሰረት ኣህጉራዊ ሕጊ ዘይሕጋዊ እያቶም ከምኡ እውን ሰፈርቲ ኣብ ከተማታትን ኣቑሻትን ፍልስጤም መጥቃዕቲ ንምፍፃም ከም መሰረት ይጥቀምሉ ከም ዘለዉ ሓሳን ኣብ ዘካይዶ ቃል ማሕትት የጉልሕ ኣብ ምዕራባዊ ገማግም ዮርዳኖስ እናንቆልቆለ ዝኸይድ ዘሎ ሰብኣዊ ኩነታት ሓሳን ዝሳተፈሉ ዘሎ ሓድሽ ክርስትያን ምዕራባዊ ገማግም ምድሓን ውጥን ድርኺት ከም ዝኾነን እዚ ብኣሜሪካዊ ኣፍራይ ፊልምን ገባሬ ሰናይን ጀሰን ጆንስ ዝቐረበ ኮይኑ ዘሕጋዊ ሰፈራታት እስራኤል ኣብ ልዕሊ ጥንታውያን ማሕበረሰባት ክርስትና ቅድስቲ ማርያም ዘስዕቦ ህላዊኣዊ ሓደጋ ንምጉላሕ ዝዓለመ ምዃኑ ገሊጹ ዝኾነ ፖለቲካዊ መርገፂ ኣይነሓትትን ኢና ቢሉ ንሕና እናሓቶ ዘሎና ምትሕግጋዝ ጥራይ እዩ ኣብ መላእ ዓለም ዝርከቡ ክርስትያን ንዚ መጥቃዕትታት ደው ክብል ኣብ ልዕሊ እቶም ተሓተቲ ፀቕጢ ክገብሩ ኢና ንሓትት ዘሎና ሓሳን ኣብዚ ቀረባ ግዜ ምስ ሓንቲ ኣብ ጃሉድ ጥቓ ናቡስ እትርከበ ቤት መጥቃዕቲ ዝወረዶ ስድራ ቤት ብስልኪ ከም እተራኸበ ገሊጹ እቶም ሰፈርቲ ድሕሪ ሓፂር እዋን እንደገና መጥቃዕቲ ክፍንዉ እዮም ኢሎም ከም ዝሓስቡ ነጊሮምኒ ንዝደው ንምበዓል ወላ ሓደ ስጉምቲ ከም ዘይውሰድ ነጊሮምኒ እንተ ሞይቶም ከዓ ወላ ሓደ ሰብ ከም ዘየስተብህለሉ ዘለዎም ፍርሒ ኣካፊሎምኒ ኣለዉ እንክብል ዘካይዶ ቃል ማሕትት ይዛዝሞ ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍሪ ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino@sbc.vva ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 13 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ሰበኻ ሳን ሚጉል ኣርጀንቲና ጳጳስ ንብፁ ኣቡነ ማድሚያን ናኒን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ቅዱስ ኣቦና ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 13 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዝለገስዎ ኣስተምህሮን ቃል ቅዱስነቶም ድሕሪ ኣስተምህሮ ትምህርተ ክርስቶስን ሓዋርያዊ ዑደት ሊቀ ጳጳሳት ጋላገር ኣብ ኬፕ ቨርድ ኣብ ታጃኪስታን ኣብ ዝካየድ ዘሎ ኣኼባ ውድብ መግብን ሕርሻን ውድብ ሕቡራት ሃገራት ናይ ቅድስቲ መንበር ቀዋሚ ተዓዛቢ ዘስምዕዎ መደረ ዝኽሪ ፈተነ ቅትለት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብዝምልከት ዝወፀ ዘገባ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 13 ግንቦት 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ ዕለተ ዝኽሪ በዓለ ቅድስቲ ድንግል ማርያም ዘፋጢማ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ቅድሚ 45 ዓመት ኣብ ቅርዓት ቅዱስ ጴጥሮስ እተፈጸመ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ናይ ፈተነ ቅትለት ዝገበረ ኩነት ኣዘኻኺሮም ቅዱስነቶም ኣብቲ ዝለገስዎ ኣስተምህሮ ንእኖና ቅድስቲ ድንግል ማርያም ኣደ ኣምላኽ ከም ብልጽቲ ኣብነትን ኣደ ቤተ ክርስቲያንን ገይሮም ብምቕራብ ኣስተንተኑ። ብዕለት 3 ግንቦት 1981 ዓመተ ምህረት እቶም ኣብቲ እዋን እቲ ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ቅርዓት ቅዱስ ጴጥሮስ ብዘጋጠመ ናይ ፈተነ ቅትለት መጥቃዕቲ ካብ ዝወረዶም ጉድኣት ድሓኑ። ሎሚ ረቡዕ ድማ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነዚ ፍጻሜ እዚ ኣዘኻኺሮም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዝገበርዎ ዑደት ኣብ መንጎ ህዝቢ ኣምላኽ ድማ ኣብቲ ብ1981 ዓመተ ምህረት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብጥይት እተሃርሙሉ ስፍራ ደው ብምባል ኣብቲ ስፍራ ንዝኽሮም ኣብ ዝተነብረ ጽላት እምኒ ተንበርኪኾም ጸሎት ኣዕረጉ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብተኸታታሊ ዝገብርዎ ዘለዉ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብምቕጻል ብዛዕባ ብሉፅ ኣብነታዊ መንነትን ኣደነት ህዝቢ ኣምላኽን ቅድስቲ ድንግል ማርያም ዘተኮረ ኣብ ናይ መወዳእታ ምዕራፍ ናይቲ ብዛዕባ ቤተ ክርስቲያን ዘስተምህር ብርሃን ኣሕዛብ እተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ምርኩስ ብምግባር ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋት ናሓትን ሎሚ ዕለት 13 ግንቦት ዝኽሪ ቅድስቲ ድንግል ማርያም ዘፋጢማ እዩ። ኣብዛ ዕለት እዚኣ ቅድሚ 45 ዓመታት ኣብዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እዋን ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ፈተነ ቅትለት ዝኾኑሉ ዕለት እዩ ዝነበረ። እዚ ፈተነ እዚ ድማ ሳላ ዕቑባ እኖና ቅድስቲ ድንግል ማርያም ናብ ሞታ የብጽሖምን ንሶም በዕሎም እውን ብብዙሕ መንገድታት ነዚ ተኣምር ኣረጋጊጾምዎ እዮም። ስለዚ ነዚ ናይ ሎሚ ትምህርተ ክርስቶስ ብዛዕባ እቲ ቅድስቲ ድንግል ማርያም ኣርኣያ ቤተ ክርስቲያን እያ ብዝብል ኣርእስቲ በቲ እቶም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ኩሉ ናትኪዩ ቶቱስቱስ ንዝብል ጭርሖ ከወፍዮ ደሊ። ካልኣይ ጉባኤ ቫቲካን ነቲ ናይ መወዳእታ ምዕራፍ ናይቲ ዶግማዊ ቅዋም ብዛዕባ ቤተ ክርስቲያን ዝኾነ ሰነዱ ንድንግል ማርያም ከወፍ መረጸ። ንሳ ከም ብልጽትን ንጽል ኣባል ቤተ ክርስቲያንን ኣብ እምነትን ልግስን ከኣ ከም ዓይነታዊት ብልጽቲ ኣርኣያን ከም ምዃና እያ ትፍለጥ። እዘን ቃላት እዚኣተን ኣብ ማርያም ኣብቲ ትሕቲ ተግባር መንፈስ ቅዱስ ኣብኣ ነቲ ስጋ ዝለበሰ ወዲ ኣምላኽ ክትቅበልን ክትወልዶን ዕድል ዝረኸበት ማርያም
ከመይ ጌርና ነቲ ኣርኣያን ምርኡይ ዝኾነ ኣባልነታን ከምኡውን ናይ መላእ ማሕበረሰብ ቤተ ክርስቲያን ኣደነታን ከነለልዮ ከም እንኽእል ክርዳእ ይሕግዘና። ማርያም በቲ ኣብኣ ዝተፈጸመ ዕዮ ናይ ጸጋ ንገዛ ርእሳ ክትቀርጽ ብምፍቃዳ ከምኡውን ነቲ ናብኣ ዝመጸ ውህበት ናይቲ ልዑል ዝኾነ ኣምላኽ ብእምነታን ብድንግልናዊ ፍቕራን ብምቕባላ ፍጹም ኣርኣያ ናይቲ መላእ ቤተ ክርስቲያን ክትኮኖ ተጸዋዓቶ ብልጽቲ ኣብነት እያ። ንሳ ናይ ቃል እግዚኣብሔር ፍጥርቲ ከምኡውን ኣደ ናይ ኵሎም ደቂ ኣምላኽን ኮይና ንተግባር መንፈስ ቅዱስ ብተኣዛዝነት እተወልደት እያ። ብተወሳኺ ቅድስቲ ድንግል ማርያም ኣብ ውሽጢ ሕብረት ቅዱሳን ናይ ህዝቢ ኣምላኽ ንመለኮታዊ ምስጢር ብዘይ ቅድመ ኹነት ክፉታት ክንከውን ፍጹም ኣብነት እትኾነና ብልጽቲ ኣማኒት ስለ ዝኾነት ማርያም ልዕልቲ ኣባል ማሕበረሰብ ቤተ ክርስቲያን እያ። ኣብ መወዳእታ በቲ ኣብ ማእከልና ዝነብር ዝነበረ ዘለኣለማዊ ፍቁር ዝኾነ ፍቕሪ ኣብ ወልደ ኣምላኽ ስለ እትወልደና ንሳ ኣደ ቤተ ክርስቲያን እያ። ኣብኣ ድማ ብተኣማንነት ከም እትሰምዓናን ከም እተዕቁበናን ከም እተፍቅረናን ርግጸኛታት ክንከውን ንኽእል ኢና። ብሉጽ ዝኾነ ኣገላልጻ እዚ ባህርያት ድንግል ማርያም ከም ምስሊ ናይታ ምስጢር ዝኾነት ሰበይቲ ምዃና ብምጥቃስ ክግለጽ ይከኣል እዩ። እታ ሰበይቲ እትብል ቃል ታሪኻዊ ሓቅነት ናይዛ ንእሽቶ ጓል እስራኤል እተጉልሕ እያ። ንሳ ድማ ኣደቲ መሲሕ ብምዃን ፍሉይ ተመክሮ ከተሕልፍ እተዋሃበታ መንነታ እያ። እቲ ምስሊ ዝብል መግለጺ ኸኣ ኣብቲ ክልተ ዓይነት ተግባራት ምውራድን ምዕራግን ከም ዝፍጸም የጕልሕ። ኣብኣ ድማ ክልቲኡ እቲ ጸጋዊ ሕርየት ኣምላኽን ከምኡውን እቲ ንሳ ዝገበረቶ ናጻ ፍቓድ ናይ እምነት የንጸባርቕ። ስለዚ ማርያም ምስሊ ናይቲ ምስጢር እያ ማለት እቲ ሓደ እዋን ተሰዊሩ ዝነበረ ሕጂ ግና ብኢየሱስ ክርስቶስ ምሉእ ብምሉእ እተገልጸ መለኮታዊ መደብ ድሕነት መርኣያ ዝኾነት ሰበይቲ እያ። ካልኣይ ጉባኤ ቫቲካን ብዛዕባ እቲ ንድንግል ማርያም ኣብ ዕዮ ድሕነት እተሓብአ ፍሉይ ቦታ ንጹር ትምህርቲ ገዲፉልና ይርከብ። እቲ እንኮ ማእከላይን ድሕነትን ኢየሱስ ክርስቶስ ምዃኑ የዘኻኽር። ከምኡውን እታ ቅድስተ ቅዱሳን ዝኾነት ወላዲቱ ንምእመናን ምስ ክርስቶስ ኣብ ቀጥታዊ ሓድነት ከም እተተባብዕ ደኣ እምበር ብዝኾነ ይኹን መንገዲ እተተዓናቕፍ ኣይኮነትን። እዚ ከምዚ ኢሉ እንከሎ ብምስጢረ ስጋዌ ናይ ቃል ኣደ ኣምላኽን ቅድስቲ ድንግልን ክትከውን ዝወሰነ ዘለኣለማዊ ኣዋጅ መለኮታዊ ፍቓድ በዚ ፍሉይ መንገዲ ብተኣዛዝነትን እምነትን ተስፋን ከምኡውን በቲ ነዳዲ ዝኾነ ፍቕሪ ኣብ ዕዮ መድሓነ ነፍሳት መልልተ ባህርያዊ ዝኾነ ህይወት ንምርካብ ተሓባበረት። ስለዚ ንሳ ብስርዓተ ጸጋ ኣዴና እያ። ምስጢረ ቤተ ክርስቲያን ኣብ ድንግል ማርያም እውን ተንጸባሪቑሎ። ህዝቢ ኣምላኽ ኣብኣ ምሳሌ መበቆሎምን ኣርኣዮኦምን ሃገሮምን ይረኽቡ። ኣብ ኣደ ጐይታ ቤተ ክርስቲያን ናይ ገዛ ርእሳ ምስጢር እያ እትርኢ። እዚ ድማ ኣብኣ ኣርኣያ ናይ ድንግል እምነትን ናይ ኣደነት ፍቕርን ናይ መጻምድቲ ክዳንን ስለ ዝረኸበት ጥራይ ዘይኮነስ ልዕሊ ዅሉ ድማ ኣብቲ ንሳ ናይ ገዛ ርእሳ ብሉጽ ምስሊ ማለት ነቲ ክትኮኖ ተጸውዓትሉ ጽውዓ ፍጹም ቅርጺ ስለ እተርኢ እዩ። ከም እንዕዘቦ ዘለና እቲ ብዛዕባ ድንግልን ኣደን ኣብ ብርሃን ኣሕዛብ እተገልጸ ሓሳባት ንቤተ ክርስቲያን ከነፍቅርን ፍጻሜታ እትመጽእ ምሉእ ብምሉእ ብኽብሪ እትፍጸምን መንግሥቲ ኣምላኽ ኣብ ውሽጣ ከነገልግልን ይምህረና። እምበኣርከስ በቲ ማርያም ድንግልን ኣደን ዝሃበትና ብሉጽ ኣርኣያ ንገዛ ርእስና ክንምርምር ንፍቀደሉ እሞ ብኣማላድነታ ኣቢልና በቲ ኻባና እንሕተቶ መልሲ ንምሃብ ክትሕግዘና ንለምና። ኣብ ቤተ ክርስቲያን ዘሎና ተሳትፎ ብትሕትናን ብንጡፍ እምነትን ድየ ዝነብር ዘለኹ ነቲ ኣምላኽ በቲ ደረት ዘይብሉ ፍቕሪ ንዘቕርበለይ ጸዋዕታ ምላሽ ንምሃብ ዝሃበኒ ኪዳናዊ ማሕበረሰብ እፈልጦ ድየ እቶም ብኣምላኽ እተዋህቡኒ ካህናት ከ እዘዞም ድየ ሕያው ክፍሊ ቤተ ክርስቲያን ከም ዝኾንኩ ኸ ኮይኑ ይስምዓኒ ድዩ። ንማርያም ከም ኣርኣያ ብልጽቲ ኣባል ቤተ ክርስቲያንን ኣደ ቤተ ክርስቲያንን ገይሬ ድየ ዝርእያ እሙን ወደ መዝሙርን ወዳን ክኸውን ክትሕግዘኒ ድማ እልምና ድየ። ዝኸበርኩም ኣሕዋትን ኣሓትን እቲ ኣብ ልዕሊ ማርያም ዝወረደ ብትሕትናን ብተኣዝዞን ዝመሃረና መንፈስ ቅዱስ ነዚ ዘደንቕ ክውንነት ምሉእ ብምሉእ ክንረክብ ጸጋ ይሃበና። ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ኣዕሚቑና ምስ እነስተንትን ንድንግል ማርያም ነዚ ውህበት እዚ ክትህበና ንለምና። ፍቕሪ ቅድስተ ኣደ ኣብ ኵላትና ምእንቲ ኸዓቢ ድማ እዩ ከምኡ ድማ ይኹነልና።

0: ንዝኽሪ መበል 50 ዓመት ክሊዓውስ ንመላው ዝምድና ቅዱስቲ መንበርን ከብ ቨርድን ኣብ ዝተኻየደ ዓውደ ጉባኤ ዝተረኽቡ ሊቀ ጳጳሳት ትጋላ ሃገሯ እናፅሕፍ ርከብ በምስ ሃገራትን ኣህጉራዊ ውድባትን ቫቲካን ኣገባብ ዕዮ ርእሰ ሊቃነ ጳጳሳዊ ክሊዓውስ ንመላው ርክብ ብዕምቀት ዝድህስስ መደረ ከም ዘስምዑ ዜና ቫቲካን ኣፍሊጡ ምክልኻል ህወት ስድራ ቤት ሃይማኖታዊ ናፅነት ሰብኣዊ መሰላት ዴሞክራሲ ብዙሓ ጎናውነትን ኣህጉራዊ ሕግን ቅዱስቲ መንበርን ከብ ቨርድን ዝካፈልዎ መሰረታዊ ክብርታት እዮም ጎኒ ጎኒ እዚኦም ከም ግርጭታት ቅልውላው ከባብያዊ ኣየር ዘይማዕርነት ስደት እደ ጥበባዊ ለውጢ ዘይሕጋዊ ምስግጋር ዕፀፋርስ ቅልውላው ክብርታት ውልቃውነትን ምጥፋእ ስምዒት ሓቅን ዝብሉ ዓበይቲ ዓለማዊ ብድሆታት ከም ዘለዉ ኣብቲ ብምክንያት ዝኽሪ መበል 50 ዓመት ስነመላዊ ክሊኣዊ ርክብ ቅዱስቲ መንበርን ከብ ቨርድን ኣብቲ ሃገር ክሳብ በዕለት 14 ግንቦት ዑደት ዘካይዱ ዘለዉ ሊቀ ጳጳሳት ፖል ሪቻርድ ጋላገር ዋና ፅሓፍ ርክብ ምስ ሃገራትን ዓለምለኻዊ ትካላትን ኣብቲ ዕለት 11 ግንቦት ኣብ ከፕ ቨርደ ኣብ ዝተኻየደ ዓውደ ጉባኤ ተረኺቦም ኣብ ዝስምዖም መደረ ሓፈሻዊ ስእሊ ከም ዘቕረቡ ዜና ቫቲካን ይሕብር ኣብ መንጎ ሓንቲ መንእሰይ ሉዓላዊት ሃገርን ሓንቲ ካብተን ኣብ ዓለም ጥንታዊ ስነሜላዊ ክሊኣዊ ርክብ ቅዱስቲ መንበር ንፍርቂ ዘመን ዝፀንሐ መይይጥን ምትሕብባርን ናይ ሓቂ ዕርክነት ዘረጋግፅ እዩ እንክብሉ ዘጉልሑ ናይ ቅዱስቲ መንበር ርክብ በምስ ሃገራትን ኣህጉራዊ ትካላትን ዋና ፅሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር እቲ ናይ ርእሰ ሊቃነ ጳጳሳዊ ስነሜላዊ ክሊኣዊ ርክብ ማእከላይ ዕላማ ሰላምን ክብረተሰብዊ ፍጥረትን ንምክልኻልን ምድንፋዕን ዘተኮረ ነዊሕን ጥንታውን ታሪካዊ ልምዲ ከም ዝድልድል ኣጉሊሖም ኣብዚ መዳይዚ ነቲ ኣብ መበል 11 ክፍለ ዘመን ኣብ እዋን ጎርጎርዮሳዊ ተሓድሶ ዝነበረ መበቆል ርእሰ ሊቃነ ጳጳሳዊ ስነሜላዊ ክሊኣዊ ርክብ ኣብ ውሽጢ ቤተ ክርስትያን ሕጋዊ መሰል ልኡኽነት ለቢሱ ከም እተመሰረተ ኣዘኻኺሮም ነቲ ኣብ መበል 15 ዘመን እተረኽበ ተቋማዊ ርግኣት ኣጉሊሖም እቲ ጸኒሑ ብካልኦት ሃገራት እውን ተቐባልነት ዝረኸበ ምስግጋር ካብ ብሓሓሊፉ ናብ ቋሚ ሃዋርያዊ ልኡኽ ቅዱስቲ መንበር ከም እተሰጋገረን እዚ ድማ ቀንዲ መዳይ ናይ እዋናዊ ስነሜላዊ ክሊኣዊ ርክብ ኮይኑ ይቕፅል ከም ዘሎ ኣስተብሂሎም ኣብ መወዳእታ ድማ ኣብ መበል 16-17 ክፍለ ዘመን ርእሰ ሊቃነ ጳጳሳዊ ስነሜላዊ ክሊኣዊ ርክብ ኣብ ምሕያል ኣተወኪሩ ኣብ መንጎ ናይ ቅዱስቲ መንበር ሃዋርያዊ ልኡኽን ጳጳሳዊ ወኪልን ርእሰ ሊቃነ ጳጳሳዊ ልኡኽን ብዝብል ደረጃታት ዝፍፀመ ምዃኑ ከም ዘብርሁ ዜና ቫቲካን ኣፍሊጡ ኣብዚ እዋን እዚ ቅዱስቲ መንበር ብጀካ ካብ ሕብረት ኤውሮፓን ሉዓላዊ ወታሃደራዊ ስርዓት ማልታን ምስ 184 ሃገራት ስነሜላዊ ክሊኣዊ ዝምድናታት ትሕሉ ከምኡ እውን ኣብ ቅዱስቲ መንበር ተፈላጥነት ዝረኸባ ኣብ ሮማ መቐመጥ ምስ ዘለዎን 93 ሃገራት ስነሜላዊ ክሊኣዊ ዝምድና ከም ዘለዋ ዝገለጹ ሊቀ ጳጳሳት ጋላገር ናይ ርእሰ ሊቃነ ጳጳሳት ስነሜላዊ ክሊኣዊ ዝምድና ሜላን ኣሰራርሓን ናይ ቅዱስቲ መንበር ቤት ፅሕፈቶና ፅሓፍ ቅዱስቲ መንበር ኣብሪሖም ኣብ ውሽጢ እቲ ንዘመናት ዝማዓበለ ተመክሮ ንሰላምን ፍትሕን ንሰብኣዊ ክብረትን ንምክልኻልን ምድንፋዕን ምስ ሪፓብሊክ ከብ ቨርደ ዝነበረ ርክብ ከብ ቨርደ ኣብ 1975 ዓመተ ምሕረት ናፅነታ ቅድሚ ምእዋጁ እውን ከይተረፈ ዝጀመረ ምዃኑ ገሊፆም ነቲ ዕለት ሓደ ሓምለ 1970 ዓመተ ምሕረት ኣብ ቫቲካን ርእሰ ሊቃነ ጳጳሳት ጳውሎስ ሻርሻይ ኣጎስቲኒዮ ኔቶ ማርሴሊኖ ዶስ ሳንቶስ ከምኡ እውን ኣሚልካር ካብራል ምስ ዝርከቦም ንብዙሓት መራሕቲ ምንቅስቓሳት ናፅነት ኣፍሪቃ ዘካይድዎ ርክብ ዘኪሮም እቲ ርክብ ንግዜኡ ምስ ፖርቹጋል ዝነበረ ርክብ ቋረፅ ዝገበረ እውን እንተነበረ ቤተ ክርስትያን ንጉዳይ ኣፍሪቃን ክብረት ህዝብታትን ንምድንፋዕ ዘለዋ ትብዓት ዝመልኦ ቆራፅነት ዘርኢ ምንባሩ የጉልሑ ህላወ ቤተ ክርስትያን ብወገኑ ኣብ ታሪክ ሪፐብሊካዊት ከብ ቨርደ ዝተሰረተ ኣካል መንነታ ዝፈጥር ኮይኑ ኣብ 1462 ዓመተ ምሕረት ካብቶም ቀዳሞት ነበርቲ ከብ ቨርድ ዝኾኑ ካቶሊካውያን ልኡካን ወንጌል ኣብ ባህላን ስነ ጥበባ ስነ ሙዚቃኣን ልምድታታን ዓብይ ፅልዋ ኣሕዲሮም እዮም ኣብ 1533 ዓመተ ምሕረት እዩ ኣብ ትሕቲ ሰሃራዊ ኣፍሪካ ናይ መጀመርታ ሰበኻ ሳንቲያጎ ደ ካቦ ቨርደ ዝተመስረተ እዚ ድማ ነታ ሃገር ኣብያተ ትምህርትን ኣባይቲ ሕክምናን ትምህርታዊ ትካላትን ዘለዋ ማእከል ወንጌላውነትን ማሕበራዊ ውድባትን ክትከውን ከም ዘብቅዓ ኣስተብሂሎም እታ ክርስትያን ካብ ፖለቲካዊ ወይ ቁጠባዊ ስርዓታት ርሒቓ ሰብኣዊ ክብረት ክኽበርን ተልእኾ ከዓ ንምፍጻም ናፅነት ክወሃባን تحتت أبز مدايزنتي أبكل التشحن عصر تسلستن عمت محرط أب منغو قدست منبرن كب فردن التقب رسم معتوكي سوم بفلعي أب مدايت عنان تمهرتن حاجز مرقجاز علم مخانو يقلحو لك باباسات غالاقر نتر سليكان باباسات لنما بالعصر تربعته أب فقرن حق نزت مصرة زمدناتا تقبلو زيت عدكن عدكي زفتحن سلام نخهلو زقربوت أوعد أب قبرن موعال ناي تصفان كبرتات سنملاو كلي أو ركبات كدم فع التبابعهم أب مودعتا مرحتن حزبن كاب فردة نحبارو الربحة فتحي حدنة المتحق غازن أب مدلاي كتسان عتلابيهم كمؤون ألت عصر تحادة قنبوت لكباباسات بولي ريتشارد غالاقر أبسترخ بلسنا سرعات التقبابرة كلتي عو سممع كلتشحن عصر تسلسن عامتا محرات كدستمان بارن ريبوبليكاويت كاب فردة بنايتي كبابي أو بيتا كريستيان كم اتخذت مزينة فاتيكان أفليتو
1: أبقرات قدوس بيتروس أبقزي حفشاو تمرت كريسوس عبلي اللي رئيس اللي كانوا باسات قدوس يوهانس باولوس كالا عيفة نقضلت كابز فتسام انه 45 عمتات حليفو يركب زغرت فتسامي دماء مستي أب كالات رئيس اللي كانوا باسات يوهانس باولوس كالا ين تكاتو من تنصباري قزلو صلوتن يغريتان أب أملاغ مؤمانن زتتا حزي إيو بعلت عصر تسلست قنبوت شحنت شعتم يتن سمانين حدن أب كرعات قدوس بيتروس أب لعلي رئيس اللي كانوا باسات قدوس يوهانس باولوس كالا أي فتن قتلت كابز فتسامنه 45 عمتات حليفو يركب زد ما عب تاريخ بيت كريسيان أسر زحدقن أقالب أهجراو محبرة سبز سحبن في تسامي نبره زغرطا معالتتيا خام مستياب الدباباي قدوس بيتروس زركب مسلطات ترايزي كونس مستيري سليكان وباسات يوهانس باولوس انتكاتو من عب تنسعبن زنبرا عمتات زستم هرغو صلوتن يغرم ببالن عب أملاخ مئمان ون يتأساسر إيو عب ورح قنبوت شحن تشعاتم يتن سمانين حدن أخغراون محبراون بولوتيكاون هواهو أب مونغو مبراقن معرابن بحدش وطري تلاعيلو حبر السوفيت أب ليلة أفغانستان زغبر التوارار نتزحو الكينات أقواهارو أب مبراق أيروبا دما بتي أب بولاند استغلقلين أي ناس محبر نقدي سوليدار نوشي شاقلوت الناوسخ خده أب إيطاليان عمتات زسن حقبر شبران تروف بولوتيكاو عمتن أني دي بيومبو عمتات مريح النت تباهلو زفلت نمحبر سب كساب حمرتو قد كيتوو النبره ربو علت عصر تسلست قنبوت شحن تشعات تميتن سمانين حدن الدباباي قدوس بيتروس بطوم أبسموناوي حفشاو تمرت كريسوس نكساتفو تعكي بوم زنبرو نقاديان مليئو نبره ريزالي كانوا باسات يوهانس باولوس كالاي كا كاب كربا رحكت كتوكو صلو من كلو نطوم منان كم تلمود بتاس عدا جيبز عينتا ماكينا النازورو سلامتا يهبو نبرو بتياب لعلي اوم استفت سمامت كاعتي ريسالي كانوا باسات كبيد قطعات سلز وردوم بقون بقون اب هوسبيتال جمالي روما تسدو حدا كابتوم بزعبات فتسامي بغطتا سبساب زهبو زنبرو غازيت انياري دي فاتيكان بنديتو نارداتشي ايو دمسو دمانة تدحري تمت كاعت زقاتا محن فشفشن سقطان يم حلالف نبره نطوم ابتع الدباباي زنبرو هزبك عزبام كلو اتوم سبات بسقطا زخون زينا زي صبيو يمسلو اتوم باباساتن كهاناتن كا نطوم امنتي ريسالي كانا باباسات كالتيفوم انتو كحويو كتسليو تساوعيت اقربو لوم سنيحو ببيت صحفت كدست منبرز واسا غازيت او مغلسي ريسالي كانا باباسات اب كبدوم كمزي تواقون اب هوسبيتال جملي مدبحتي يقبر اللوم كمزلون الرقاقيسو اتمغلسا سعبو كونتاتوم كبيدو كوانتان بره ناي محواي مسرطاو تسفاتات كمزلو غليسو دهر 4 كاب هوسبيتال اب غزيه صلوت نغس سماي ابزم حلال فو ملغتي ريسالي كانا باسات يوهانس باولوس كالاي اب قدمتوم منان نتمت كعت زفت سمي محمد علي اكچا يغريتا كم زغبرولو بغهدو تزاري بوم من تتمت كعت زفت سمي سب كم زسليو قلب مئتاو دما انا بخلونات كيه بمبال نهيوتوم اندغنا ناب قدس دنجل مريم اوفيو ኣብ ተንቀጽ ኢለን ዝነበረ ዓመታት እቲ ብዕለት 13 ግንቦት 1981 ዝተጋጥመ ፍጻሜታት ምስቲ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ምስ ማርያም ፋጢማ ዝነበሮም ተወፋይነት ኣጸቢቑ ተተሓሓዘ። ቅዱስ ዮሃንስ ጳውሎስ ካልኣይ ሕይወቶም ብኣማልድነታ ከም ዝደሓነት ብተደጋጋሚ ገሊጾም ነይሮም። ብዕለት 8 ሚያዝያ 2005 ኣብ ስነ ስርዓት ቀብሪ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይ ካርዲናል ጆሴፍ ራዚንገር ድሓር ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝኾኑ ብዛዕባኦም ኣብ ዝሃብዎ ምስክርነት ብዛዕባ ስቃዮምን እምነቶምን መስኪሮም። ካብታ ብርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይ ዝተጻሕፈት ተዘክሮን መንነትን እትብል መጽሓፍ ብምጥቃስ ድማ ብዛዕባ እቲ ብፍቕሪ ዝተለወጠን ምስ ምስጢር ክርስቶስ ሓድነት ዘለዎን ስቓይ መብርሂ ሂቦም። ርእሰ ሊቃነ ጳጳሳት ፍራንቼስኮስ እውን ብዕለት 12 ግንቦት 2021 ኣብ ድረቲ ዝኽሪ ኣብ ዝተገብረ ሓፈሻዊ ትምህርተ ክርስቶስ ነቲ ዝተፈጸመ መጥቃዕቲ ዘኪሮም። ኣብ መንጎ እቲ መጥቃዕቲ ዝተፈጸመላ ዕለትን ኣብ መንጎ በዓል ማርያም ፋጢማን ዘሎ ምትእስሳር ብምጥቃስ ድማ እቲ ፍጻሜ ንደቂ ሰብ ሕይወትናን ታሪኽ ዓለምን ኣብ ኢድ ኣምላኽ ምዃኑ ዘርኢ እዩ ክብሉ ጠቒሶም። ዝኽሪ ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ሕይወት ቤተ ክርስቲያን ሕጂ እውን እንተኾነ ይንጸባረቕ እዩ ዘሎ። ብዕለት 11 ግንቦት 2025 ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መንበረ ጴጥሮስ ምስ ተመርጹ ነዊሕ ከይጸንሑ ኣብ እዋን ጸሎተ ንግሥተ ሰማይ ንመንሰያት ኣብ ዝተዛረብሉ እዋን ኣይትፍርሁ፣ ንጻውዒት ቤተ ክርስቲያንን ናይ ክርስቶስ ጐይታን ተቐበሉ ብምባል ምስ ቃላት ናይ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ኣጸቢቑ ዝተተሓሓዘ ቃላት ደጊሞም። ድሕር ሓደ ሰሙን ማለት ብዕለት 18 ግንቦት 2025 ኣብ ዝኽሪ ልደት ካሮል ቮይቲላ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ናይ መንበረ ጴጥሮስ ኣገልግሎቶም ናይ ዝጅምሩሉ መስዋእተ ቅዳሴ መሪሖም።
0: ቅዱስቲ መንበር ኩናት ቁጠባ ምንቁልቋል ጽንፉ ፍጻሜታት ከባብያዊ ኣየርን ፖለቲካዊ ዘይምርግጋእን ኣብ ስርዓታት ሕርሻ መግቢ ዓለም ዘስዕቦ ጽልዋ ብምጉላሕ ኣብ ውሽጢ ዓዲ ዝርከቡ ስርዓታት መግቢ ሰብኣዊ ክብሪ ማእከል ዝገበረ ክኸውን ጻውዒት ተቐርብ። ዕለት 12 ግንቦት ኣብ ታጃኪስታን ከተማ ዱሻምቤ ኣብ ዝተኻየደ መባል 35 ኣኼባ ውድብ መግብን ሕርሻን ሕቡራት ሃገራትን ኤውሮፓ ኣብ ዝምልከት ዞባዊ ዓውደ ጉባኤ ዝተሳተፉን መደረ ዘስምዑን ቋሚ ተዓዛቢ ቅድስቲ መንበር ኣብ ትካል መግብን ሕርሻን ውድብ ሕቡራት ሃገራት ኣብ ዓለም ሓቆፍ መዋል ልምዓት ሕርሻን ዓለም ሓቆፍ ትካል መርሓ ግብሪ መግቢ ሊቀ ጳጳሳት ፈርናንዶ ቺካ ኣሬላኖ ኣብ ዝሓለፉ ዓመታት ርኡይ ምዝንባዕ ኣብ ዝረኣየሉ ስርዓታት ሕርሻዊ መግቢ ጽንዓት ክህሉ ናይ ቅድስቲ መንበር ጻውዒት ኣቕሪቦም ነቲ ዋዕላ ኩሉ ሰብ ህዱኡን ምሉኡን ህይወት ንኽመርሕ ዘኽእሎ መግቢ ምእንቲ ከይስእን ስርዓት ሕርሻ መድንፋዕ ዝብልን ንዘንበረሸቶ ድጋፍ ቅድስቲ መንበር ኣረጋጊፆም ድሕሪ እቲ ኣብ ቀረባ እዋን ዘጋጥም ዓለምለኻዊ ቅልውላው ድሕንነት መግቢ ንምድንፋዕ ጭቡጥ ስጉምትታት ምውሳድ ዘለዎ ኣገዳስነት ከም ዘጉልሑ ዜና ቫቲካን ኣፍሊጡ። ኣብዚ ቀረባ ዓመታት ሓያሎ ግጭታት ንዓለም ለኻዊ ዕዳጋታት መግቢ ከም ዝሓሰዮን ገለ ካብዚ ከዓ እቲ ንሰደድ እኽልን ቀረብ ድኹዕን ክቋረፅ ዝገብር ዘሎ ውግእ ሩስያን ዩክራይንን ከምኡ እውን ዋጋታት ነዳድን ድኹዕን ከም ዝውስኽ ዝገብር ዘሎ ኣብ መንጎ ኢራንን ሕቡራት መንግስታት ኣሜሪካ እስራኤልን ዘሎ ውግእ ጠቂሶም ኣብ ስርዓት መግቢ ዕንቅፋት ዘስዕብ ካልእ ግጭታት ከዓ ንኣብነት ኣብ ሱዳን ዘሎ ውግእ ኣብ ዓበይቲ ከተማታት ከቢድ ሕፅረት መግብን ብርቱዕ ጥሜትን ክውስኽ ይገብር ምህላው ገሊፆም ኣብተን ዝጠቃስዎን ሃገራት ሕውነታዊ ስኒት ተመሊሱ ብምትሕብባር ነዚ ኣዝዩ ኣሉታዊ ዝንባለ ክቃለሳ ፃውዒት ከም ዘቕረቡ ዝሓበር ዜና ቫቲካን ኣስዒቡ እቲ ቀንዲ ሸቶ ኩሎም ሰባት እኹል ውሑስን ዝተመጣጠነን መግቢ ምርካብ ምዃኑ ኣዘኻኺሮም ቋሚ ተዓዛቢ ቅድስቲ መንበር ሃገራት ኤውሮፓ ማሕበራዊ ፍትሒ ምህዳራዊ ቀጻልነት ከምኡውን ንሰብኣዊ ፍጥረት ኣኽብሮት ከም መምርሒ ናይ ኩሉ መንግስታውን ናይ ብሕቲ ስጉምትታትን ዘጠቓለለ ኣገባብ መግቢ ንምርግጋፅ ዝድርሕ ሕጋዊ መሰረት ክህሉ ፃውዒት መግብታት ከም ዘቕረቡ ኣፍሊጡ ኣብ ዓለም ለኻዊ ስርዓት ሕርሻ መግቢ ተፃርነት ምህናፅ ሓደ ካብቲ ኣብዚ ግዜና ዘሎ ኣዝዩ ህፁፅ ቀዳምነት ክወሃቦ ዘሎ ምዃኑ ኣዘኻኺሮም ሓደ ዓይነት ናይ ምህርቲ ሜላታት ኣብ ክንዲ ምጥቃም ካብ ስስዐ ምዝመዛ ርሒቑ ናብ ዝያዳት ኣፋፍን እተረስዐ ንገጠራት ሃብቲ ብምውፋር እቲ መግቢ ንምፍራይ ዝሰዓብ መገዲ ምቕያርን ምእዋንን ኣገዳስነቱ ብምምልካት ሕርሻ ብጥበባዊ ቁጠባውን ፖለቲካውን ውሳነታት ክድገፍ ኣለዉ። እዚ ከዓ መንእሰያት ኣብ ሕርሻ ውዕውዕ ሓይሎም ንኸወፍዩ ከምኡ እውን ኣብ ገጠራት ብተስፋ ምቁራፅ ናብ ከተማታት ንኸይስደዱ ዝድግፎም ምዃኑ ኣስተብሂሎም ኣብ መወዳእታ ሊቀ ጳጳሳት ኣሬላኖ ምህርቲ ሕርሻ መግቢ ንኽብረት ሰብኣዊ ፍጥረት ኣብ ማእከል ክዕቅብ ንመጻኢ ኣብ ሓደጋ ኸየእተወ ድሌት መግቢ ከማልእ ከምኡ እውን ኣብቲ ከባቢ ግቡእ ስራሕ ከተባብዐ ኣለዎ ከም ዝበሉ ዜና ቫቲካን ይሕብር።

ክቡራትን ክቡራን ሰማዕትና ስለምከታተልኩም ናመስግን። መደባትና ብጃካብ ሬዲዮ ብፌስቡክን ብማንበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vva ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 13 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ሰበኻ ሳን ሚጉል ኣርጀንቲና ጳጳስ ንብፁዕ ኣቡነ ማድሚያን ናኒን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ቅዱስ ኣቦና ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 13 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዝለገስዎ ኣስተምህሮን ቃል ቅዱስነቶም ድሕሪ ኣስተምህሮ ትምህርተ ክርስቶስን ሓዋርያዊ ዑደት ሊቀ ጳጳሳት ጋላገር ኣብ ኬፕ ቨርድ ኣብ ታጃኪስታን ኣብ ዝካየድ ዘሎ ኣኼባ ውድብ መግብን ሕርሻን ውድብ ሕቡራት ሃገራት ናይ ቅድስቲ መንበር ቀዋሚ ተዓዛቢ ዘስምዕዎ መደረ ዝኽሪ ፈተነ ቅትለት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብዝምልከት ዝወፀ ዘገባ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 13 ግንቦት 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣብ ዕለተ ዝኽሪ በዓለ ቅድስቲ ድንግል ማርያም ዘፋጢማ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ቅድሚ 45 ዓመት ኣብ ቅርዓት ቅዱስ ጴጥሮስ እተፈጸመ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ናይ ፈተነ ቅትለት ዝገበረ ኩነት ኣዘኻኺሮም ቅዱስነቶም ኣብቲ ዝለገስዎ ኣስተምህሮ ንእኖና ቅድስቲ ድንግል ማርያም ኣደ ኣምላኽ ከም ብልጽቲ ኣብነትን ኣደ ቤተ ክርስቲያንን ገይሮም ብምቕራብ ኣስተንተኑ። ብዕለት 3 ግንቦት 1981 ዓመተ ምህረት እቶም ኣብቲ እዋን እቲ ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ቅርዓት ቅዱስ ጴጥሮስ ብዘጋጠመ ናይ ፈተነ ቅትለት መጥቃዕቲ ካብ ዝወረዶም ጉድኣት ድሓኑ። ሎሚ ረቡዕ ድማ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነዚ ፍጻሜ እዚ ኣዘኻኺሮም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዝገበርዎ ዑደት ኣብ መንጎ ህዝቢ ኣምላኽ ድማ ኣብቲ ብ1981 ዓመተ ምህረት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብጥይት እተሃርሙሉ ስፍራ ደው ብምባል ኣብቲ ስፍራ ንዝኽሮም ኣብ ዝተነብረ ጽላት እምኒ ተንበርኪኾም ጸሎት ኣዕረጉ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብተኸታታሊ ዝገብርዎ ዘለዉ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብምቕጻል ብዛዕባ ብሉፅ ኣብነታዊ መንነትን ኣደነት ህዝቢ ኣምላኽን ቅድስቲ ድንግል ማርያም ዘተኮረ ኣብ ናይ መወዳእታ ምዕራፍ ናይቲ ብዛዕባ ቤተ ክርስቲያን ዘስተምህር ብርሃን ኣሕዛብ እተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ምርኩስ ብምግባር ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሎሚ ዕለት 13 ግንቦት ዝኽሪ ቅድስቲ ድንግል ማርያም ዘፋጢማ እዩ። ኣብዛ ዕለት እዚኣ ቅድሚ 45 ዓመታት ኣብዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እዋን ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ፈተነ ቅትለት ዝኾኑሉ ዕለት እዩ ዝነበረ። እዚ ፈተነ እዚ ድማ ሳላ ዕቑባ ኣኖና ቅድስቲ ድንግል ማርያም ናብ ሞታ የብጽሖምን ንሶም በዕሎም እውን ብብዙሕ መንገድታት ነዚ ተኣምር ኣረጋጊጾምዎ እዮም። ስለዚ ነዚ ናይ ሎሚ ትምህርተ ክርስቶስ ብዛዕባ እቲ ቅድስቲ ድንግል ማርያም ኣርኣያ ቤተ ክርስቲያን እያ ብዝብል ኣርእስቲ በቲ እቶም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ኩሉ ናትኪዩ ቶቱስቱስ ንዝብል ጭርሖ ከወፍዮ ደሊ ካልኣይ ጉባኤ ቫቲካን ነቲ ናይ መወዳእታ ምዕራፍ ናይቲ ዶግማዊ ቅዋም ብዛዕባ ቤተ ክርስቲያን ዝኾነ ሰነዱ ንድንግል ማርያም ከወፍ መረጸ። ንሳ ከም ብልጽትን ንጽል ኣባል ቤተ ክርስቲያንን ኣብ እምነትን ልግስን ከኣ ከም ዓይነታዊት ብልጽቲ ኣርኣያን ከም ምዃና እያ ትፍለጥ። እዘን ቃላት እዚኣተን ኣብ ማርያም ኣብቲ ትሕቲ ተግባር መንፈስ ቅዱስ ኣብኣ ነቲ ሥጋ ዝለበሰ ወዲ ኣምላኽ ክትቅበልን ክትወልዶን ዕድል ዝረኸበት ማርያም
ከመይ ጌርና ነታ ኣርኣያን ምርኡይ ዝኾነ ኣባልነታን ከምኡውን ናይ መላእ ማሕበረሰብ ቤተ ክርስቲያን ኣደነታን ከነለልዮ ከም እንኽእል ክርዳእ ይሕግዘና። ማርያም በቲ ኣብኣ ዝተፈጸመ ዕዮ ናይ ጸጋ ንገዛ ርእሳ ክትቀርጽ ብምፍቃዳ ከምኡውን ነቲ ናብኣ ዝመጸ ውህበት ናይቲ ልዑል ዝኾነ ኣምላኽ ብእምነታን ብድንግልናዊ ፍቕራን ብምቕባላ ፍጹም ኣርኣያ ናይቲ መላእ ቤተ ክርስቲያን ክትኮኖ ተጸዋዓቶ ብልጽቲ ኣብነት እያ። ንሳ ናይ ቃል እግዚኣብሔር ፍጥርቲ ከምኡውን ኣደ ናይ ኵሎም ደቂ ኣምላኽን ኮይና ንተግባር መንፈስ ቅዱስ ብተኣዛዝነት እተወልደት እያ። ብተወሳኺ ቅድስቲ ድንግል ማርያም ኣብ ውሽጢ ሕብረት ቅዱሳን ናይ ህዝቢ ኣምላኽ ንመለኮታዊ ምስጢር ብዘይ ቅድመ ኹነት ክፉታት ክንከውን ፍጹም ኣብነት እትኾነና ብልጽቲ ኣማኒት ስለ ዝኾነት ማርያም ልዕልቲ ኣባል ማሕበረሰብ ቤተ ክርስቲያን እያ። ኣብ መወዳእታ በቲ ኣብ ማእከልና ዝነብር ዝነበረ ዘለዓለማዊ ፍቁር ዝኾነ ፍቕሪ ኣብ ወልደ ኣምላኽ ስለ እትወልደና ንሳ ኣደ ቤተ ክርስቲያን እያ። ኣብኣ ድማ ብተኣማንነት ከም እትሰምዓናን ከም እተዕቁበናን ከም እተፍቅረናን ርግጸኛታት ክንከውን ንኽእል ኢና። ብሉጽ ዝኾነ ኣገላልጻ እዚ ባህርያት ድንግል ማርያም ከም ምስሊ ናይታ ምስጢር ዝኾነት ሰበይቲ ምዃና ብምጥቃስ ክግለጽ ይከኣል እዩ። እታ ሰበይቲ እትብል ቃል ታሪኻዊ ሓቅነት ናይዛ ንእሽቶ ጓል እስራኤል እተጕልሕ እያ። ንሳ ድማ ኣደቲ መሲሕ ብምዃን ፍሉይ ተመክሮ ከተህልፍ እተዋሃበታ መንነታ እያ። እቲ ምስሊ ዝብል መግለጺ ኸኣ ኣብቲ ክልተ ዓይነት ተግባራት ምውራድን ምዕራግን ከም ዝፍጸም የጕልሕ። ኣብኣ ድማ ክልቲኡ እቲ ጸጋዊ ሕርየት ኣምላኽን ከምኡውን እቲ ንሳ ዝገበረቶ ናጻ ፍቓድ ናይ እምነት የንጸባርቕ። ስለዚ ማርያም ምስሊ ናይቲ ምስጢር እያ ማለት እቲ ሓደ እዋን ተሰዊሩ ዝነበረ ሕጂ ግና ብኢየሱስ ክርስቶስ ምሉእ ብምሉእ እተገልጸ መለኮታዊ መደብ ድሕነት መርኣያ ዝኾነት ሰበይቲ እያ። ካልኣይ ጉባኤ ቫቲካን ብዛዕባ እቲ ንድንግል ማርያም ኣብ ዕዮ ድሕነት እተሓብአ ፍሉይ ቦታ ንጹር ትምህርቲ ገዲፉልና ይርከብ። እቲ እንኮ ማእከላይን ድሕነትን ኢየሱስ ክርስቶስ ምዃኑ የዘኻኽር። ከምኡውን እታ ቅድስተ ቅዱሳን ዝኾነት ወላዲቱ ንምእመናን ምስ ክርስቶስ ኣብ ቀጥታዊ ሓድነት ከም እተተባብዕ ደኣ እምበር ብዝኾነ ይኹን መንገዲ እተተዓናቕፍ ኣይኮነትን። እዚ ከምዚ ኢሉ እንከሎ ብምስጢረ ስጋዌ ናይ ቃል ኣደ ኣምላኽን ቅድስቲ ድንግልን ክትከውን ዝወሰነ ዘለዓለማዊ ኣዋጅ መለኮታዊ ፍቓድ በዚ ፍሉይ መንገዲ ብተኣዛዝነትን እምነትን ተስፋን ከምኡውን በቲ ነዳዲ ዝኾነ ፍቕሪ ኣብ ዕዮ መድሓነ ነፍሳት መልልተ ባህርያዊ ዝኾነ ህይወት ንምርካብ ተሓባበረት። ስለዚ ንሳ ብስርዓተ ጸጋ ኣዴና እያ። ምስጢረ ቤተ ክርስቲያን ኣብ ድንግል ማርያም እውን ተንጸባሪቑሎ። ህዝቢ ኣምላኽ ኣብኣ ምሳሌ መበቆሎምን ኣርኣዮኦምን ሃገሮምን ይረኽቡ። ኣብ ኣደ ጐይታ ቤተ ክርስቲያን ናይ ገዛ ርእሳ ምስጢር እያ እትርኢ። እዚ ድማ ኣብኣ ኣርኣያ ናይ ድንግል እምነትን ናይ ኣደነት ፍቕርን ናይ መጻምድቲ ክዳንን ስለ ዝረኸበት ጥራይ ዘይኮነስ ልዕሊ ዅሉ ድማ ኣብቲ ንሳ ናይ ገዛ ርእሳ ብሉጽ ምስሊ ማለት ነቲ ኽትኮኖ ተጸውዓትሉ ጽውዓ ፍጹም ቅርጺ ስለ እተርኢ እዩ። ከም እንዕዘቦ ዘለና እቲ ብዛዕባ ድንግልን ኣደን ኣብ ብርሃን ኣሕዛብ እተገልጸ ሓሳባት ንቤተ ክርስቲያን ከነፍቅርን ፍጻሜታ እትመጽእ ምሉእ ብምሉእ ብኽብሪ እትፍጸምን መንግሥቲ ኣምላኽ ኣብ ውሽጣ ከነገልግልን ይምህረና። እምበኣርከስ በቲ ማርያም ድንግልን ኣደን ዝሃበትና ብሉጽ ኣርኣያ ንገዛ ርእስና ክንምርምር ንፍቀደሉ እሞ ብኣማላድነታ ኣቢልና በቲ ኻባና እንሕተቶ መልሲ ንምሃብ ክትሕግዘና ንለምና። ኣብ ቤተ ክርስቲያን ዘሎና ተሳትፎ ብትሕትናን ብንጡፍ እምነትን ድየ ዝነብር ዘለኹ ነቲ ኣምላኽ በቲ ደረት ዘይብሉ ፍቕሪ ንዘቕርበለይ ጸዋዕታ ምላሽ ንምሃብ ዝሃበኒ ኪዳናዊ ማሕበረሰብ እፈልጦ ድየ እቶም ብኣምላኽ እተዋህቡኒ ካህናት ከ እዘዞም ድየ ሕያው ክፍሊ ቤተ ክርስቲያን ከም ዝኾንኩ ኸ ኮይኑ ይስምዓኒ ድዩ። ንማርያም ከም ኣርኣያ ብልጽቲ ኣባል ቤተ ክርስቲያንን ኣደ ቤተ ክርስቲያንን ገይረ ድየ ዝርእያ እሙን ወደ መዝሙርን ወዳን ክኸውን ክትሕግዘኒ ድማ እልምና ድየ። ዝኸበርኩም ኣሕዋትን ኣሓትን እቲ ኣብ ልዕሊ ማርያም ዝወረደ ብትሕትናን ብተኣዝዞን ዝመሃረና መንፈስ ቅዱስ ነዚ ዘደንቕ ክውንነት ምሉእ ብምሉእ ክንረክብ ጸጋ ይሃበና። ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ኣዕሚቑና ምስ ነስተንትን ንድንግል ማርያም ነዚ ውህበት እዚ ክትህበና ንለምና። ፍቕሪ ቅድስተ ኣደ ኣብ ኵላትና ምእንቲ ኸዓቢ ድማ እዩ ከምኡ ድማ ይኹነልና።

ንዝኽሪ መበል 5 ዓመት ክልኣውስ ንመላው ዝምድና ቅዱስቲ መንበርን ከብቨርድን ኣብ ዝተኻየደ ዓውደ ጉባኤ ዝተረኽቡ ሊቀ ጳጳሳት ትጋላ ሃገር ዋና ፅሕፍ ርክብ በምስ ሃገራትን ኣህጉራዊ ውድባትን ቫቲካን ኣገባብ ዕዮ ርእሰ ሊቃነ ጳጳሳዊ ክልኣውስ ንመላዊ ርክብ ብዕምቀት ዝድህስስ መደረ ከም ዘስምዑ ዜና ቫቲካን ኣፍሊጡ ምክልኻል ህወት ስድራ ቤት ሃይማኖታዊ ናፅነት ሰብኣዊ መሰላት ዴሞክራሲ ብዙሓ ጎናውነትን ኣህጉራዊ ሕግን ቅዱስቲ መንበርን ከብቨርድን ዝካፈልዎ መሰረታዊ ክብርታት እዮም ጎኒ ጎኒ እዚኦም ከም ግርጭታት ቅልብላዊ ከባብያዊ ኣየር ዘይማዕርነት ስደት እደ ጥበባዊ ለውጢ ዘይሕጋዊ ምስግጋር ዕፀፋርስ ቅልብላዊ ክብርታት ውልቃውነትን ምጥፋእ ስምዒት ሓቅን ዝብሎ ዓበይቲ ዓለማዊ ብድሆታት ከም ዘለዉ ኣብቲ ብምኽንያት ዝኽሪ መበል 50 ዓመት ስነመላዊ ክልኣዊ ርክብ ቅዱስቲ መንበርን ከብቨርድን ኣብቲ ሃገር ክሳብ ብዕለት 14 ግንቦት ዑደት ዘካይዱ ዘለዉ ሊቀ ጳጳሳት ፖል ሪቻርድ ጋላገር ዋና ፅሓፍ ርክብ ምስ ሃገራትን ዓለምለኻዊ ትካላትን ኣብቲ ዕለት 11 ግንቦት ኣብ ከፕቨርደ ኣብ ዝተኻየደ ዓውደ ጉባኤ ተረኺቦም ኣብ ዝስምዖም መደረ ሓፈሻዊ ስእሊ ከም ዘቕረቡ ዜና ቫቲካን ይሕብር ኣብ መንጎ ሓንቲ መንእሰይ ሉዓላዊት ሃገርን ሓንቲ ካብተን ኣብ ዓለም ጥንታዊ ስነሜላዊ ክልኣዊ ርክብ ቅዱስቲ መንበር ንፍርቂ ዘመን ዝፀንሐ መይይጥን ምትሕብባርን ናይ ሓቂ ዕርክነት ዘረጋግፅ እዩ እንክብሉ ዘጉልሑ ናይ ቅዱስቲ መንበር ርክብ ምስ ሃገራትን ኣህጉራዊ ትካላትን ዋና ፅሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር እቲ ናይ ርእሰ ሊቃነ ጳጳሳዊ ስነሜላዊ ክልኣዊ ርክብ ማእከላይ ዕላማ ሰላምን ክብረት ሰብኣዊ ፍጥረትን ንምክልኻልን ምድንፋዕን ዘተኮረ ነዊሕን ጥንታውን ታሪካዊ ልምዲ ከም ዝድልድል ኣጉሊሖም ኣብዚ መዳይዚ ነቲ ኣብ መበል 11 ክፍለ ዘመን ኣብ እዋን ጎርጎርዮሳዊ ተሓድሶ ዝነበረ መበቆል ርእሰ ሊቃነ ጳጳሳዊ ስነሜላዊ ክልኣዊ ርክብ ኣብ ውሽጢ ቤተ ክርስትያን ሕጋዊ መሰል ልኡኽነት ለቢሱ ከም እተመስረተ ኣዘኻኺሮም ነቲ ኣብ መበል 15 ዘመን እተረኽበ ተቋማዊ ርግኣት ኣጉሊሖም እቲ ፀኒሑ ብካልኦት ሃገራት እውን ተቐባልነት ዝረኸበ ምስግጋር ካብ ሓሊፉ ናብ ቋሚ ሃዋርያዊ ልኡኽ ቅዱስቲ መንበር ከም እተሰጋገረን እዚ ድማ ቀንዲ መዳይ ናይ እዋናዊ ስነሜላዊ ክልኣዊ ርክብ ኮይኑ ይቕፅል ከም ዘሎ ኣስተብሂሎም ኣብ መወዳእታ ድማ ኣብ መበል 16-17 ክፍለ ዘመን ርእሰ ሊቃነ ጳጳሳዊ ስነሜላዊ ክልኣዊ ርክብ ኣብ ምሕያል ኣተወኪሩ ኣብ መንጎ ናይ ቅዱስቲ መንበር ሃዋርያዊ ልኡኽን ጳጳሳዊ ወኪልን ርእሰ ሊቃነ ጳጳሳዊ ልኡኽን ብዝብል ደረጃታት ዝፍፀመ ምዃኑ ከም ዘብርሁ ዜና ቫቲካን ኣፍሊጡ ኣብዚ እዋን እዚ ቅዱስቲ መንበር ብጀካ ካብ ሕብረት ኤውሮፓን ሉዓላዊ ወተሃደራዊ ስርዓት ማልታን ምስ 184 ሃገራት ስነሜላዊ ክልኣዊ ዝምድናታት ትሕሉ ከምኡእውን ኣብ ቅዱስቲ መንበር ተፈላጥነት ዝረኸባ ኣብ ሮማ መቐመጥ ምስ ዘለዎን 93 ሃገራት ስነሜላዊ ክልኣዊ ዝምድና ከም ዘለዋ ዝገለጹ ሊቀ ጳጳሳት ጋላገር ናይ ርእሰ ሊቃነ ጳጳሳት ስነሜላዊ ክልኣዊ ዝምድና ሜላን ኣሰራርሓን ናይ ቅዱስቲ መንበር ቤት ፅሕፈቶና ፅሓፍ ቅዱስቲ መንበር ኣብርሂኦም ኣብ ውሽጢ እቲ ንዘመናት ዝማዕበለ ተመክሮ ንሰላምን ፍትሕን ንሰብኣዊ ክብረትን ንምክልኻልን ምድንፋዕን

0: ቤተ ክርስቲያንን ጉዳይ አፍሪካን ክብረት ህዝብታትንን መደንፋዕ ዘለዋ ትብዓት ዝመልኦ ቆራጽነት ዘርአ ምንባሩ የጉልሑ ህላወ ቤተ ክርስቲያን ብወገኑ ኣብ ታሪክ ሪፐብሊካዊት ከብ ቨርደ ዝተሰረተ ኣካል መንነታ ዝፈጥር ኮይኑ ኣብ 462 ዓመተ ምሕረት ካብቶም ቀዳሞት ነበርቲ ከብ ቨርድ ዝኾኑ ካቶሊካውያን ልኡካን ወንጌል ኣብ ባህላን ስነ ጥበባ ስነ ሙዚቃ ኣን ልምድታታን ዓብይ ፅልዋ ኣሕዲሮም እዮም። ኣብ 533 ዓመተ ምሕረት እዩ ኣብ ትሕቲ ሰሃራዊ ኣፍሪካ ናይ መጀመርታ ሰበኻ ሳንቲያጎ ደ ካቦ ቨርደ ዝተመስረተ። እዚ ድማ ነታ ሃገር ኣብያተ ትምህርትን ኣባይቲ ሕክምናን ትምህርታዊ ትካላትን ዘለዋ ማእከል ወንጌላውነትን ማሕበራዊ ውድባትን ክትከውን ከም ዘብቅዓ ኣስተብሂሎም እታ ክርስትያን ካብ ፖለቲካዊ ወይ ቁጠባዊ ስርዓታት ርሒቓ ሰብኣዊ ክብረት ክኽበርን ተልእኾ ከዓ ንምፍጻም ናጽነት ክወሃባን ተሓትት። ኣብዚ መዳይዚ ነቲ ኣብ 213 ዓመተ ምሕረት ኣብ መንጎ ቅዱስቲ መንበርን ከብ ቨርድን እተገብረ ስምምዕ ተወኪሶም ብፍላይ ኣብ መዳይ ጥዕናን ትምህርትን ሓገዝን ምርግጋዝ ዝዓለመ ምዃኑ የጉልሑ። ሊቀ ጳጳሳት ጋላገር ንትርእሰ ሊቃነ ጳጳሳት ልንመበል 14 ኣብ ፍቕርን ሓቅን ዝተመስረተ ዝምድናታት ኣቢሉ ዘይተዓጥቀን ዕጥቂ ዘፍትሕን ሰላም ንክህሉ ዘቕረቦ ፃውዒት ኣብ ግብሪ ንምውዓል ናይ ተስፋን ክብርታትን ስነሜላዊ ክልኣዊ ርክባት ክድንፍዕ ኣተባቢዖም ኣብ መወዳእታ መራሕትን ህዝብን ከብ ቨርደ ንሓባራዊ ረብሓ ፍትሒ ሓድነትን ምትሕግጋዝን ኣብ ምድላይ ክፀንዑ ተላብዮም። ከምኡ ውን ዕለት 11 ግንቦት ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ዝተረኽብሉ ስነ ስርዓት ኣተገባብራ ክልቲያዊ ስምምዕ 213 ዓመተ ምሕረት ቅድስቲ መንበርን ሪፐብሊካዊት ከብ ቨርደ ብናይቲ ከባብያዊ ቤተ ክርስቲያን ከም እተኸተመ ዜና ቫቲካን ኣፍሊጡ።
1: ኣብ ክርዓት ቅዱስ ጴጥሮስ ኣብ ግዜ ሓፈሻዊ ትምህርተ ክርስቶስ ኣብ ልዕሊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ካልኣይ ፈተነ ቕትለት ካብ ዝፍጸም እንሆ 45 ዓመታት ሓሊፉ ይርከብ። ዝኽርቲ ፍጻሜ ድማ ምስቲ ኣብ ቃላት ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይን ተካእቶምን ተንጸባሪቑ ዘሎ ጸሎትን ይቕሬታን ኣብ ኣምላኽ ምእማንን ዝተተሓሓዘ እዩ። ብዕለት 13 ግንቦት 1981 ኣብ ክርዓት ቅዱስ ጴጥሮስ ኣብ ልዕሊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ካልኣይ ፈተነ ቕትለት ካብ ዝፍጸም እንሆ 45 ዓመታት ሓሊፉ ይርከብ። እዚ ድማ ኣብ ታሪኽ ቤተ ክርስቲያን ኣሰር ዝሓደገን ኣቃል ብኣህጉራዊ ማሕበረሰብ ዝሰሓበን ፍጻሜ ነበረ። ዝኽርታ መዓልቲ እቲያ ኸዓ ምስቲ ኣብ ኣደባባይ ቅዱስ ጴጥሮስ ዝርከብ ምስልታት ጥራይ ዘይኮነስ ምስቲ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስን ተካእቶምን ኣብ ተንስዕበን ዝነበረ ዓመታት ዘስተምሃርዎ ጸሎትን ይቕረ ምባልን ኣብ ኣምላኽ ምእማንን እውን ይተኣሳስር እዩ። ኣብ ወርሒ ግንቦት 1981 ኣህጉራውን ማሕበራውን ፖለቲካውን ሃዋህው ኣብ መንጎ ምብራቕን ምዕራብን ብሓድሽ ወጥሪ ተላዒሉ። ሕብረት ሶቪየት ኣብ ልዕሊ ኣፍጋኒስታን ዝገበረቶ ወራር ነቲ ዝሑል ኩናት ኣጓሃሮ። ኣብ ምብራቕ ኤውሮጳ ድማ በቲ ኣብ ፖላንድ ዝተቐልቀለ ናይ ናጻ ማሕበር ንግዲ ሶሊዳርኖሸ ሻቕሎት እናወሰኸ ኸደ። ኣብ ኢጣልያ ንዓመታት ዝጸንሐ ግብረ ሽበራን ጥሩፍ ፖለቲካዊ ዓመፅን ኣኒ ዲ ፒዮምቦ ዓመታት መሪሕነት ተባሂሉ ዝፍለጥ ንማሕበረሰብ ክሳብ ሕምረቱ ቀጥቂጥዎ እነበረ። ረቡዕ ዕለት 13 ግንቦት 1981 ኣደባባይ ቅዱስ ጴጥሮስ በቶም ኣብ ሰሙናዊ ሓፈሻዊ ትምህርተ ክርስቶስ ንክሳተፉ ተኣኪቦም ዝነበሩ ነጋድያን መሊኡ ነበረ። ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይ ከዓ ካብ ቀረባ ርሕቀት ክትኰሰሎም እንከሎ ነቶም ምእመናን ከምቲ ልሙድ በታ ጻዕዳ ጂብ ዝዓይነታ ማኪና እናዘሩ ሰላምታ ይህቡ ነበሩ። በቲ ኣብ ልዕሊኦም ዝተፈጸመ መጥካዕቲ ርእሰ ሊቃነ ጳጳሳት ከቢድ ጉድኣት ስለ ዝወረዶም ብኡ ንብኡ ናብ ሆስፒታል ጀመሊ ሮማ ተሰዱ። ሓደ ካብቶም ብዛዕባ እቲ ፍጻሜ ብቐጥታ ጸብጻብ ዝህቡ ዝነበሩ ጋዜጠኛ ሬድዮ ቫቲካን በነዴቶ ናርዳቺ እዩ። ድምፂ ድማ ነቲ ድሕሪ እቲ መጥካዕቲ ዘጋጠመ ሕንፍሽፍሽን ስቕታን የመሓላልፍ ነበረ። ነቶም ኣብቲ ኣደባባይ ዝነበሩ ህዝቢ ክዕዘቦም ከሎ እቶም ሰባት ብስቕታ ዝኾነ ዜና ዝጽበዩ ይመስሉ። እቶም ጳጳሳትን ካህናትን ከዓ ነቶም ኣመንቲ ርእሰ ሊቃነ ጳጳሳት ቀልጢፎም ምእንቲ ክሓውዩ ክጽልዩ ጻውዒት ኣቕረቡሎም። ጸኒሑ ብቤት ጽሕፈት ቅዱስ

0: ስ መንበር ዝወፀ ጋዜጣዊ መግለጺ ርእሰ ሊቃነ ጳጳሳት ኣብ ከብዶም ከም ዝተወግኡን ኣብ ሆስፒታል ጀመሊ መጥባሕቲ ይግበረሎም ከም ዘሎን ኣረጋጊጹ። እቲ መግለጻ ስዒቡ ኩነታቶም ከቢድ እኳ እንተነበረ ናይ ምሕዋይ መሰረታዊ ተስፋታት ከም ዘሎ ገሊጹ። ድሕሪ 4 መዓልቲ ካብ ሆስፒታል ኣብ ግዜ ጸሎት ንግስተ ሰማይ ኣብ ዘመሓላልፍዎ መልእኽቲ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይ ኣብ ቅድሚ እቶም ምእመናን ነቲ መጥቃዕቲ ዝፈጸመ መሐመድ ዓሊ ኣክቻ ይቕሬታ ከም ዝገበሩሉ ብግህዶ ተዛሪቦም። ምእንቲ እቲ መጥቃዕቲ ዝፈጸመ ሰብ ከም ዝጽልዩ ቃል ብምእታው ድማ ኣነ ብዅሉ ናትክእየ ብምባል ንሕይወቶም እንደገና ናብ ቅድስ ድንግል ማርያም ኣወፈዩ። ኣብተን ቀጺለን ዝነበረ ዓመታት እቲ ብዕለት 13 ግንቦት 1981 ዝተጋጥመ ፍጻሜታት ምስቲ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ምስ ማርያም ፋጢማ ዝነበሮም ተወፋይነት ኣጸቢቑ ተተሓሓዘ። ቅዱስ ዮሃንስ ጳውሎስ ካልኣይ ሕይወቶም ብኣማልድነታ ከም ዝደሓነት ብተደጋጋሚ ገሊጾም ነይሮም። ብዕለት 8 ሚያዝያ 2005 ኣብ ስነ ስርዓት ቀብሪ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይ ካርዲናል ጆሴፍ ራዚንገር ድሓር ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝኾኑ ብዛዕባኦም ኣብ ዝሃብዎ ምስክርነት ብዛዕባ ስቃዮምን እምነቶምን መስኪሮም። ካብታ ብርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይ ዝተጻሕፈት ተዘክሮን መንነትን እትብል መጽሓፍ ብምጥቃስ ድማ ብዛዕባ እቲ ብፍቕሪ ዝተለወጠን ምስ ምስጢር ክርስቶስ ሓድነት ዘለዎን ስቓይ መብርሂ ሂቦም። ርእሰ ሊቃነ ጳጳሳት ፍራንቼስኮስ እውን ብዕለት 12 ግንቦት 2021 ኣብ ድረቲ ዝኽሪ ኣብ ዝተገብረ ሓፈሻዊ ትምህርተ ክርስቶስ ነቲ ዝተፈጸመ መጥቃዕቲ ዘኪሮም። ኣብ መንጎ እቲ መጥቃዕቲ ዝተፈጸመላ ዕለትን ኣብ መንጎ በዓል ማርያም ፋጢማን ዘሎ ምትእስሳር ብምጥቃስ ድማ እቲ ፍጻሜ ንደቂ ሰብ ሕይወትናን ታሪኽ ዓለምን ኣብ ኢድ ኣምላኽ ምዃኑ ዘርኢ እዩ ክብሉ ጠቒሶም። ዝኽሪ ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ሕይወት ቤተ ክርስቲያን ሕጂ እውን እንተኾነ ይንጸባረቕ እዩ ዘሎ። ብዕለት 11 ግንቦት 2025 ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንበረ ጴጥሮስ ምስ ተመርጹ ነዊሕ ከይጸንሑ ኣብ እዋን ጸሎተ ንግሥተ ሰማይ ንመንሰያት ኣብ ዝተዛረብሉ እዋን ኣይትፍርሁ፣ ንጻውዒት ቤተ ክርስቲያንን ናይ ክርስቶስ ጐይታን ተቐበሉ ብምባል ምስ ቃላት ናይ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ኣጸቢቑ ዝተተሓሓዘ ቃላት ደጊሞም። ድሕር ሓደ ሰሙን ማለት ብዕለት 18 ግንቦት 2025 ኣብ ዝኽሪ ልደት ካሮል ቮይቲላ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ናይ መንበረ ጴጥሮስ ኣገልግሎቶም ናይ ዝጅምሩሉ መስዋእተ ቅዳሴ መሪሖም።
1: ቅዱስቲ መንበር ኩናት ቁጠባዊ ምንቁልቋል ጽንፉ ፍጻሜታት ከባብያዊ ኣየርን ፖለቲካዊ ዘይምርግጋእን ኣብ ስርዓታት ሕርሻ መግቢ ዓለም ዘስዕቦ ጽልዋ ብምጉላሕ ኣብ ውሽጢ ዓዲ ዝርከቡ ስርዓታት መግቢ ሰብኣዊ ክብሪ ማእከል ዝገበረ ክኸውን ጻውዒት ተቐርብ። ዕለት 12 ግንቦት ኣብ ታጃኪስታን ከተማ ዱሻምቤ ኣብ ዝተኻየደ መባል 35 ኣኼባ ውድብ መግብን ሕርሻን ሕቡራት ሃገራትን ኤውሮፓ ኣብ ዝምልከት ዞባዊ ዓውደ ጉባኤ ዝተሳተፉን መደረ ዘስምዑን ቋሚ ተዓዛቢ ቅድስቲ መንበር ኣብ ትካል መግብን ሕርሻን ውድብ ሕቡራት ሃገራት ኣብ ዓለም ሓቆፍ መዋልን ልምዓት ሕርሻን ዓለም ሓቆፍ ትካል መርሓ ግብሪ መግቢ ሊቀ ጳጳሳት ፈርናንዶ ቺካ ኣሬላኖ ኣብ ዝሓለፉ ዓመታት ርኡይ ምዝንባዕ ኣብ ዝረኣየሉ ስርዓታት ሕርሻዊ መግቢ ጽንዓት ክህሉ ናይ ቅድስቲ መንበር ጻውዒት ኣቕሪቦም ነቲ ዋዕላ ኩሉ ሰብ ህዱኡን ምሉኡን ህይወት ንኽመርሕ ዘኽእሎ መግቢ ምእንቲ ከይስእን ስርዓት ሕርሻ መድንፋዕ ዝብልን ንዘንበረሸቶ ድጋፍ ቅድስቲ መንበር ኣረጋጊፆም ድሕሪ እቲ ኣብ ቀረባ እዋን ዘጋጥም ዓለምለኻዊ ቅልውላው ድሕንነት መግቢ ንምድንፋዕ ጭቡጥ ስጉምትታት ምውሳድ ዘለዎ ኣገዳስነት ከም ዘጉልሑ ዜና ቫቲካን ኣፍሊጡ። ኣብዚ ቀረባ ዓመታት ሓያሎ ግጭታት ንዓለም ለኻዊ ዕዳጋታት መግቢ ከም ዝሓሰዮን ገለ ካብዚ ከዓ እቲ ንሰደድ እኽልን ቀረብ ድኹዕን ክቋረፅ ዝገብር ዘሎ ውግእ ሩስያን ዩክራይንን ከምኡ እውን ዋጋታት ነዳድን ድኹዕን ከም ዝውስኽ ዝገብር ዘሎ ኣብ መንጎ ኢራንን ሕቡራት መንግስታት ኣሜሪካ እስራኤልን ዘሎ ውግእ ጠቂሶም ኣብ ስርዓት መግቢ ዕንቅፋት ዘስዕብ ካልእ ግጭታት ከዓ ንኣብነት ኣብ ሱዳን ዘሎ ውግእ ኣብ ዓበይቲ ከተማታት ሰባت كبيد حصرات مقبن برتوع اتمتن كوسخي قبر مهلاو قليصام ابتنز دقاسوان حقرات حونة توسني تتماليسو بمتحب بار نزي عزيو قلو توزن ببالة كك على ساس او عيتكم زقربو زحبر زينا فاتيكان اسعيبو اتقان دشاتو كلام سبات اخل وحسن زي تمتعاتنا مقب مركاب مخانو عزخا خيرام قوامت عزب قدس تمامبر حقرات اوروبا محبراو فتحي مهداراوي كاتسالنات كومو اون سبعو فترات اقبروت كمامام راحي ناي كل منغستاون ناي بحد سقوم تتاتن زتاق على لأقبا بمقبي ناو مرق قاد زدر حقاو مسارات كهلو تساوي عيتكم زقربو افليتو أب عالم لخاوي سرعة حرشة مقبت هزقارنات مهنات حدا كابتي أب زيق زينا زلو أزيه تسك أدامناتك وهابو زلو مخانو أزخا خيرم حدا عينت ناي مهرتي ميلاتات أب كندمتكام كابس الساعة مزمزة رحيقون أب زيادة أفافن الترسعة نقاطرات حبتي بموفار تمقبين مفرايز الساعة بمقاد مقيارن مقوانن أقدسنتو بمملكات حرشة بتباباوي كتباون بوليتيكاون وسانيتات كدقف علو زغاء من ساعات ابحرشا وعوع حيلوم نخوفيو كومو اون ابقترات بتصفى مقراصنا بكتماتات نخيس الدارو زدقفو ممخانو استوب حيلوم ابمو داتالي كباباسات اريلانو مهرت حرشا مقبي نخبرات سبعو فترات ابمأكل كعقب نمزاي ابحادقا خيئتو دليت مقب خمال كومو اون ابتي كبابي قبو الصراحة كالتبابع اللوو كم زبالو زينا فاتيكان يحبر.

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጃካ ብሬዲዮ በፌስቡክን በማንበብ ሐበሬታ ቫቲካን ኒውስ ክፍልትራ አብልኩም ክትከታተሉ ከምትቀሉም ከሞ ኦንናይ ኢሜል አድራሻና tigrino@spc.bv@ሙኻኑ ንሕብር ርኢቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።